0: ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካናት ሰናዳት መደብ ቋንቋ ትግሪና ሰላምታና ናቅርብ ናይ ሎሚ 25 ሓምለ 2026 ዓመተ ምሕረት መደብ ፈኖናር ሰሪካን ጳጳሳት ለመበል 14 ኣብ ጃካርታ ኢንዶኔዥያ ካብ ልዕቲ 20 ክሳብ 26 ሓምለ ናብ ዝካየድ ዘሎ መበል 12 ምሉእ ሓፈሻዊ ኣኼባ ፈደራላዊ ጉባኤ ጳጳሳት እስያ ዘመሓላለፎ ናይ ምስማዕ ርእየት መልእኽቲ ዋና ፀሓፊ ሲኖዶስ ጳጳሳት ካርዲናል ማሪዮ ግሬች ኣብ ጃካርታ ኢንዶኔዥያ ኣብ ዝካየድ ዘሎ መበል 12 ዓውደ ኣኼባ ፈደራላዊ ጉባኤ ጳጳሳት እስያ ዘስምዕዎ መደረ ቤተ ክርስቲያን ምስ መንስያት ኣፍሪካ ብዘለዎ ቦታ ንክትራኸቦም ድልውቲ ምዃና ማሕበር ኤጲስቆጶሳዊ ጉባኤ ሃገራት ምብራቅ ኣፍሪቃ ኣብ ናይሮቢ ኣብ ዘካይድዎ ሓፈሻዊ ምሉእ ጉባኤ ዝሃቦ መረጋገፂ ብዛዕባ ጥሜትን ሳዕቤኑን ዝምልከት ናይ 2025 ዓመተ ምሕረት ፀብፃብ ውድብ ሕቡራት ሃገራት ኣብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ስዒቡ እውን ኣብ ነፍስ ወከፍ ቀዳም ብናሆመ ጳውሎስ ዝቐርብ ብመደብ መንእስያት ክህልወና ምዃኑ ኣቐዲምና ንሕብር ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ብፅናሕኩም ምሳና ክትገብሩ ካብ ዜና ቫቲካናት ሰነዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባ ተወልደን ኣባ ፍረዝግን ንዕድም ሰላምታና ይብፅሐኩም እናበልና ናብ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል ክቡራትን ክቡራን ሰማዕትና እዚ ትከታተሉ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ጃካርታ ኢንዶኔዥያ ካብ ዕለት 20 ክሳብ 26 ሓምለ ናብ ዝካየድ ዘሎ መበል 12 ምሉእ ሓፈሻዊ ዓውደ ኣኼባ ፌደራላዊ ጉባኤ ጳጳሳት እስያ 25 ሓምለ ኣብ ዘመሓላለፎ ናይ ምስማዕ ርእየት መልእኽቲ ተጋባያን ጳጳሳት ኣብ ዝተፈላለየ ሃገራቶም ካብ ግዜ ናብ ግዜ ዝዓበየ መለክት ህላወ ግዜ ኣብሄር ክኾኑ ይዕድሙ ጳጳሳት እስያ ኣብታ ኣህጉርን ህወትን መጻእን ካቶሊካዊት ቤተ ክርስቲያን ዝጸልሉ ኣገደስቲ ጉዳያት ንምዝታይ ኣብ እትእከብሉ እዋን መንፈስ ቅዱስ ብሓባር ንዝህልወኩም ግዜ ከነቓቕሓኩምን ክመርሓኩምን እናጸለኹ መንፈሳዊ ቅርበተይ ኣረጋግጸልኩም እንክብሉ ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ጃካርታ ኢንዶኔዥያ ናብ ዝተኣከበ ፌደራላዊ ጉባኤ ጳጳሳት እስያ ኣብ ዘመሓላለፎም መልእኽቲ ገሊፆም ነቶም ካብ ዕለት 20 ክሳብ ዕለት 26 ሓምለ መበል 12 ምሉእ ዓውደ ኣኼባ ፌደራላዊ ጉባኤ ጳጳሳት እስያ ኣብ ጃካርታ ኢንዶኔዥያ ዝተኣከቡ ጳጳሳትን ኣባላትን ኣብ ዘመሓላለፎ ናይ ምስማዕ ርእየት መልእኽቲ ድልድላት እተሃንፁ ኩኑ እንክብሉ ፃውዒት ከም ዘቕረቡ ዜና ቫቲካን ኣፍሊጡ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ መልእኽቶም እቶም ጳጳሳት እስያ ንዘካይድዎ ዘሎ መበል 12 ምሉእ ሓፈሻዊ ዓውደ ጉባኤ ዝመረፅዎ መርሒ ቃል ካብቲ ኢየሱስ ንናትናኤል ዝዓበየ ነገር ክትርኢ ኢኻ ካብ ዝበሎ ቃል ዝመንጨኦ ምዃኑ ዘኪሮም ጎይታ ንፊልጶስን ናትናኤልን ንዕኡ ክስዕቡን ደቂ መዛምርቲ ክኾኑን ኣብ ምፅዋዕ ንርእሱ ኣብ መንጎ እግዚኣብሔርን ሰብኣውነትን ፍሉይ መንጎይና ምዃኑ ብተምሳጥ ይገልጽ እንክብሉ ኣስተብሂሎም ናይ ሎሚ ደቂ መዛምርቲ ኢየሱስ ምንጪ ናይቲ ምስ ኣምላኽ ዘሎና ሕብረት ጥራይ ዘይኮነስ ኣብነና ሓድ ሕድና ናይ ዝህሎ ሕብረትና እውን ምንጪ እዩ ቢሎም ቅዱስ ኣቦና ንተሳተፍቲ ዓውደ ጉባኤ ኣብቲ ግሩም ሰብኣውነት ዘርእስቱ ኣብ ግዜ ሰብ ሰርሖ ኣስተውዕሎ ንሰብኣውነት ሰብ ምሕላው ዘለዎ ኣገዳስነት ዘመላኽት ዓውደ መልእኽቶም ክርስትያናዊ ምትሕግጋዝ ምንጩ ኣብ ምስጢረ ክርስቶስ ከም ዝርከብን ካብቲ ኣብ ቅዱሳት ምስጢራት ብፍላይ ድማ ኣብ ቅዱስ ቁርባን ካብ ዘሎና ሕብረት ዝበቁል እውን እዩ እንክብሉ ዘስመርሉ ሓሳብ ከም ዘዘኻኽሩ ዜና ቫቲካን የመላኽት በዚ ምክንያት እዚ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ውሽጢ ከባቢኹም ዝርከበ ኣብያተ ክርስትያን ቅዱስ ቁርባናዊ መንፈሳውነት ማለት ኣብቲ ካብ ውህበት ጎይታና ኣብ ቅዱስ ቁርባን ዝውሕዝ ፍቕሪ ዝተመስረተ መንፈሳውነት ዓቕለስያዊ ሓድነት ከተነቓቕሑ ከተባብዓኩም እፈቱ እንክብሉ ተማሕፂኢኖም በዚ መገዲ እዚ ኣብ ውሽጥን ኣብ መንጎን እተን ከባቢያዊ ኣብያተ ክርስትያን ዘሎ ናይ ሕብረት ምትእስሳር ክድልድልን ኣብ ዝተፈላለያ ሃገራትኩም ካብ ግዜ ናብ ግዜ ዝዓበየ መለክት ህላወ ኣምላኽ ክኸውንን እዚ ድማ ብግዲኡ ኣብ መላእ እስያ ብሓባር ሃነፅቲ ድልድል ክትኾኑ ክሕግዘኩምን ተስፋይ እዩ ከም ዝበሉ ዝሓበረ ዜና ቫቲካን ኣስዒቡ ኣብ መወዳእታ ቅዱስ ኣቦና ንኩሎም ምስተኣከቡ ካብ ጎይታ ውህበት ጥበብን ፅንዓትን ተማሕፂኖም ከምኡ እውን ምይይጦም ንኣማላድነት ኣዴና ቅድስቲ ድንግል ማርያም ኣደ ቤተ ክርስትያን ኣማዕቁይቦም በረኸት ናይ ኩሉ ዝኽእል ኣምላኽን ኣብን ወልድን መንፈስ ቅዱስን ድማ ኣብ ልዕልኹም ወሪዱ ንዘለዓለም ምሳኹም ይኹን ኣሜን እንክብሉ ዘመሓላለፎ ናይ ምስ ማዕርት መልእኽቲ ከም ዝዛዘሙ ዜና ቫቲካን ኣፍሊጡ ዋና ጸሐፊ ሲኖዶስ ጳጳሳት ካርዲናል ማሪዮ ግሬች አብ ጃካርታ ኢንዶኔዥያ ብስካይድ ዘሎ መበል 12 ሙሉእ ዓውደ ኣኼባ ፌደራላዊ ጉባኤ ጳጳሳት እስያ ኣብ ዘስምዕዎም መደረ ኣብ ውሽጢ ዓዲ ዝርከባ ኣብያተ ክርስትያን ነቲ ናይ ሲኖዳውነት ጉዕዞን ቅድሚት ንምስጓም ዝፃወቶ ቀንዲተራ የቕልሑ ብዛዕባ ሲኖዳውነት ምዝራብ ዘይኮነስ እቲ ዘገድስ ኣብ ተራ ሂወት ኣብያተ ክርስትያን ሲኖዳውነት ከመይ ጌርና ክንነብሮ ምድላይ እዩ እንክብል ዋና ጸሓፊ ሲኖዶስ ጳጳሳት ካርዲናል ማሪዮ ግሬች ነቲ ድሕረ ሲኖዶስ ዝካየድ ምዕራፍ ሲኖዳውነት ዝምልከት መሰረታዊ ኣረኣእያ ኣቐሚጦም እዚ ድማ ማእከላይ ተራ ናይተን ናይ ከባቢ ኣብያተ ክርስትያን እዩ እንክብሉ ኣብ ጃካርታ ኢንዶኔዥያ ክሳብ ዕለት 26 ሓምላብ ዝካየድ መበል 12 ሙሉእ ሓፈሻዊ ዓውደ ኣኼባ ፌደሬሽን ጉባኤ ጳጳሳት እስያ ዕለት 24 ሓምለ ኣብ ዘስምዖ መደረ ኣስተብሂሎም ኣርእስቲ ምዕራፍ ኣተገባብራን መገዲ ጉባኤታትን ብቐዳምነት እታ ከባቢያዊት ቤተ ክርስትያን እያ ቢሎም እዚ መግለፂ እዚ ብባሕሪኡ ውድባዊ ጥራይ ከም ዘይኮነ ኣስሚሮም እታ ከባቢያዊት ቤተ ክርስትያን ንኡስ ምምሕዳራዊ ኣወዳድባ ኣድማሳዊት ቤተ ክርስትያን ጥራይ ካብ ብምዃን ርሒቓ ኣብ ሓደ ፍሉይ ቦታ ወንጌል ዝእወጀሉ ቅዱሳት ምስጢራት ዝፅምበለሉ ምእመናን ድማ ምስ ክርስቶስ ዝእከብሉ ሓቀይና መግለፂ ቤተ ክርስትያን እያ ከም ዝበሉ ዜና ቫቲካን ኣፍሊጡ ዋና ጸሓፊ ሲኖዶስ ፀዋዕታ ናብ ሲኖዳውነት ምልዋጥን ኣብ እስያ ድልድልን ድልድል ሓነስትን ንምዃን ኣብ ዝብል ኣርእስቲ ኣተኪሮም ኣብ ዘስምዖም መደረ ኩላዊት ቤተ ክርስትያን ካብቲ እትነብረሉ ጭቡጥ ማሕበረሰባት ዝተፈለየት ረቂቐ ክውንነት ኮይና ክትርዳእ ከም ዘይትኽእል ኣዘኻኺሮም ሓንቲ ከባቢያዊት ቤተ ክርስትያን ኣበርክቶ ኣብ ምግባር እንተበኺራ ንኩላዊት ቤተ ክርስትያን ኣገዳሲ ነገር ትኸልእ ምኽንያቱ ነፍሲ ወከፍ ፍልይቲ ቤተ ክርስትያን እግዚኣብሄር ንመላእ ኣካል ክርስቶስ ከህብትም ከም ዝሓሰበ ፍሉይ ህያባትን ተመክሮታትን ጸጋታትን ፍሉይ ምስክርነትን ሒዛ እትመፅእ ስለ ዝኾነት እዩ ካርዲናል ግሬች ብዛዕባ እቲ ኣብ 221 ዓመተ ምሕረት ዝተኻየደ ናይ ሲኖዳውነት ጉዕዞ ከስተንትኑ ከለዉ ነቲ ብድሕሪ እቲ መስርሕ ዘሎ መሪሕ ሕቶ ዘኪሮም ከመይ ጌርና ናብ ህዝቢ ኣምላኽ ክንበፅሕ ንኽእል ካብዚ መበገሲ ነጥብዚ ኮነ ኢልከዓ ዝተገብረ ምርጫ መፀ እዚ ድማ ተሳትፎ ኩሎም ትሕዝቶ ጥራይ ክኸውን ኣይክእልን እዩ ቅድሚ ኩሉ እቲ ኣገባብ ክኸውን ነይርዎ ብተመሳሳሊ ህዝቢ ኣምላኽ እቲ ተቐባለ ጥራይ ክኸውን ኣይክእልን እዩ ልዕሊ ኩሉ ድማ ርእሲ ናይቲ ጉዕዞ ክኾኑ ነይርዎም ስለዚ ንቤተ ክርስትያን ምስማዕ እዚ ድማ ብመሰረቱ ዕላማና ኮይኑ ፀኒሑ እዩ ምክንያቱ ሲኖዳዊት ቤተ ክርስትያን ትሰምዕ ቤተ ክርስትያን እያ ማለት ብጭቡጥ ንኣብያተ ክርስትያን ምስማዕ ማለት እዩ ቀፂሎም ካርዲናል ግሬች ኣብ መንጎ እተን ተመክሮአንን ህያባትንን ከካፍላ ዝተፀውዐ ኣብያተ ክርስትያን ኣገዳስነት ምትሕግጋዝ ኣጉሊሖም መስርሕ ሲኖዳውነት ብቐንዱ ሓደስቲ ፅሑፋት ንመፍራይ ዘይኮነስ ንሕብረት ዘሐይልን ነቲ ተልእኮ ዝድግፍን ምክፋል ህያባት ንምምዕባል ዝዓለመ ምዃኑ ገሊፆም ሓደ ካብቲ ሲኖዳውነት ጉዕዞ ዝወፀ መህዞታት ድማ ምሕዳስ ዝብል እዩ ቀጻሊ ግብረ መልሲ ነፍሲ ወከፍ ደረጃ ናይቲ መስርሕ ናብቶም ናይቲ ከባቢ ማሕበረሰባት ተመሊሱ ከም ብሓድሽ ክቕበልን ክስትንተነሉን እዩ ስለዚ እቲ ምንቅስቓስ ድሕሪ ደጊም ሓደ ኣንፈት ዘይኮነስ ክልተ ኣንፈት ዝነበሮ እዩ ብሓቂ ክቢ እዩ ነይሩ እዚ ኣገባብ እዚ መስርሕ ሲኖዳውነት ምስ ሓቀና ህይወት ናይቶም ማሕበረሰባት ብቐረባ ንክተኣሳሰር ኣድላይ እዩ ነይሩ ነተን ኣብቲ ከባቢ ዝነበረ ኣብያተ ክርስትያን ማለት ነቶም በቶም ዝተጣ ኣማቁ ደቂ ተባዕትዮን ደቂ ኣንስትዮን ዝቃወሙ ብስጋን ብደምን ህዝቢ ኣምላኽ ከም ብሓደሽ ብምስማዕን ምስማዕን ጥራይ እዩ ዋላ እውን ኣባላት ተራ ሓፈሻ ጉባኤ ሲኖዶስ እንተኾኑ ስራሕ ናይ ዝተገደበ ቁፅሪ ክኢላታት ምዃኑ እኩሉ መረጋገፂ ክህሉ ዝኽእል እንተኾነ ሲኖዶስ ጳጳሳት ንቤተ ክርስትያን መሰረታት ዝሓክኽ ክኸውን የብሉን ከም ዝበሉ ዜና ቫቲካን ኣፍሊጡ ካርዲናል ግሬች ኣገዳስነት ተመክሮ ናይ እስያ ካቶሊካዊት ቤተ ክርስትያን ኣስሚሮም ምስ ካልኦት ሃይማኖታት ምዝታይ ብዙሕነት ባህሊ መብዛሕትኡ ግዜ ውሕዳት ክርስትያን ምህላዎም ምስድኻታት ምቕራብ ኩሎም መንፈስ ቅዱስ ስርሑ ዝቕፅለሎም ቦታታት እዮም እቲ መሰረታዊ ሕቶ ብቐንዱ ኣብያተ ክርስትያን እስያ ካብ ሲኖዳውነት እንታይ ክረኽባ እየን ዝብል ዘይኮነስ መንፈስ ቅዱስ በኣእን ኣቢሉ ንመላእ ቤተ ክርስትያን እንታይ ህያበ ከቕርብ ይደሊ ዝብል እዩ እዚ ሕጂ ዘሎ ምዕራፍ ምዕራፍ ምቕባል ወሳኒ ክኸውን እዩ። ምኽንያቱ ብብዙሕ መዳይ እቲ ዝያዳ ኣገዳሲ ስለ ዝኾነ ቢሎም ሲኖዶስ ኣብ ሰነዳት ይኹን ወግዓዊ ውሳኔታት ጥራይ ዝተሓፅረ ክኸውን ከም ዘይክእል ኣብ ውሽጢ ኣብያተ ክርስቲያን ዝንበር ተመክሮ ክኸውን ከም ዘለዎ እንክብሉ ብኣፅንዖት ከም ዝተሓሳሰቡ ዜና ቫቲካን የመላኽት። ተራ ጳጳሳት እውን ብናይ ሲኖዳውነት ኣረኣእያ ይበርህ። ሲኖዳውነት ናይ ተሳትፎ ጉዳይ ጥራይ ዘይኮነስ ብዛዕባ እቲ ንጳጳሳት ሰበኻታት ዝተዋሕበ ናይ ስልጣን ኣገልግሎት ዓሚቕ ርድኢት ንምርካብ ዝሕግዝ ዕድል እዩ ዝበል ብፅኡነቶም ንህዝቢ እግዚኣብሔር ክሰምዑን ሓድነት እናሓለዉ መስርሕ መመያ ቤተ ክርስቲያን ከሰንዩን ዝተፀውዑ እዮም። በዚ ኣብ መንጎ ኣብ ቤተ ክርስቲያን ዘሎ ፍርያ ምልውዋጥ ቤተ ክርስቲያን ከም ሱታፍን ከም ተልእኾን ንዓበየቲ ትቕፅል ብምባል ትግባረ ሲኖዶስ ምሉእ ፍረ ዝህብ ነፍሲ ወከፍ ከባብያዊት ቤተ ክርስቲያን ብሓንሳብ ከም ተቐባሊትን ተሰካሚት ህያብን ኣፍልጦ ምስ እትህብ ጥራይ እዩ እንክብሉ መደረቖም ከም ዝዛዘሙ ዜና ቫቲካን አፍሊጡ።
1: ቤተ ክርስቲያን ምስ መነስያት አፍሪካ ኣብ ዘለዎ ቦታን ምርኻብ ድልውት ምዃና ጳጳሳት ዞባ መሳያ ገሊፆም። ኬንያዊ ጳጳስ ሰበኻ ይምዱን ምክትል ኣቦወንበር ኮሚሽን መነስያት ኣብ ጉባኤ ካቶሊካውያን ጳጳሳት ኬንያ ዝኾኑን ብፁእ ኣቡነ ፒተር ኪማን ከም ዝበልዎ ኣብ ዞባ ማሕበር ኤጲስቆጶሳውያን ጉባኤታት ምስራቅ ኣፍሪቃ ዝርከቡ መነስያት ንሕቶታቶም መልስን ምሕቋፍን ተሳትፎን ይደልዩ ኣለዉ። ብተወሳኺ ኣብ መሪሕነት ቤተ ክርስቲያን ሓዊሱ ከም ኣገደስ መሻርክቲ ክሳተፉ ከም ዝደልዩ ገሊፆም። ዜና ቫቲካን ኣብ ዝተኸታተሎ ኣብ ናይሮቢ ኣብ ዝተዋህበ ጋዜጣዊ መግለፂ ማሕበር ኤጲስቆጶሳውያን ጉባኤታት ምስራቅ ኣፍሪቃ ብፁእ ኣቡነ ኪማኒ ሕጂ ኣብ ኬንያ ዝካየድ ዘሎ መበል 21 ሓፈሻዊ ጉባኤ ኣብ ግቡእ እዋን ከም ዝመፀ ተዛሪቦም። ብፁእ ኣቡነ ኪማኒ ጳጳሳት ኣፍሪካ ምስቶም ኣብቲ ሓፈሻዊ ጉባኤ ዝሳተፉ ዘለዉ ልኡኻት መንስያት ብምዃን ብሲኖዶሳዊ መንገዲ ዘተ ብምክያድ ኣዕጋብ ዝኾነ ጉፅነታዊ ውሳኔታት ከም ዘሕልፉ ዘለዎም እምነት ገሊፆም። መንስያት ኣፍሪካ ብመንፅር እምነትን ምስ መጻኢኦም ዝተኣሳሰሩ ጉዳያትን ሓድሽ ሓይሊ ረኺቦም ኣለዉ ዝበሉ ብፁእ ኣቡነ ኪማኒ ኣብ ዞባ ማሕበር ኤጲስቆጶሳውያን ጉባኤታት ምስራቅ ኣፍሪካ እትርከብ ቤተ ክርስቲያን ነዚ ጉስነታዊ ዕድል ዝተጠቂማ ምስ መንስያት ክትዘራርብ ከም ዝግባእ ኣተሓሳሲቦም። እዚ ዘተእዚ ድማ ኣብ እዋን እቲ ጉባኤ ጥራይ ዘይኮነስ ድሕሪ እውን ክቕፅል ከም ዘለዎ ኣገንዚቦም። ብፁእ ኣቡነ ኪማኒ ከም ዝገለጽዎ እታ ቤተ ክርስቲያን ምስ መንስያት ክትዘራርብ ዝወሰነትሉ ምኽንያት ንሳቶም ናይ ሎሚ ህልውና ናይ ጽባሕ መጻኢን ስለ ዝኾኑ እዩ። ነቲ ንኣብነት ኣብዚ ኣብ ኬንያ ዝተረእየ ናይ መንስያት ሻቕሎት ክንርዮም ከለና መንስያት ካብቲ ኣብ ዙርያኦም ዝኸውን ዘሎ ነገራት ርሑቕ ከም ዘይኮኑ ንርዳእ ኢሎም። እቲ ብመንስያት ዝተመርሐ ናይ ኬንያ ሓድሽ ወለዶ ምንቅስቃስን ሻቕሎትን ንህዝቢ ኬንያ ዘገረመ ክኸውን እንከሎ ነቲ ፖለቲካዊ ስርዓት ድማ ዘነቓነቐ ነይሩ። ካብ ወርሒ ሰነ 224 ጀሚሩ መሪሕነት እቲ ሃገር ኣብ መላእ ሃገር ብዝተወልዐ ዓመፅ ዘይተሓወሶ ሰላማዊ ሰልፍታት ክገጥሞ ጸኒሑ እዩ። እዚ ምንቅስቃስ እዚ ብልዑል ደረጃ ዝተወደበ ኮይኑ መብዛሕትኡ ድማ ብመንገዲ ማሕበራዊ መርበብ መራኸቢታት ከም ኤክስ፣ ቲክቶክ ከምኡውን ኢንስታግራም ዝተወደበ ነበረ። መንስያት ዓሚቕ ፍልጠት ኣለዎም። ብዛዕባ ዝኸውን ዘሎ ነገራት ድማ ዓሚቕ ንቅሓት ኣለዎም። ብተመሳሳሊ ድማ ፍርሖምን ጭንቀቶምን ኣብ ርእሶም ዘሎ ጥርጣርን ብዛዕባ መጻኢ ዘለዎም ዘይርግጹነትን ከምኡውን ኣብ መንግስትን ቤተ ክርስቲያንን ዘለዎም እምነት ክጠፍእ ከሎ ንርኢ ኣለና። እቲ ብድሆታት ብዙሕ እዩ። ኣብ ውሽጢ ስድራ ቤታትን ከይተረፈ መንስያት ግቡእ ቦታኦም ንምርካብ ይቃለሱ ኣለዉ። ኣብዚ ሓፈሻዊ ጉባኤ ናብቲ ንውዑ ንምድላው ዝተገብረ ስራሓትን መንስያት ሓሳቦም ብንጹር ገሊፆም እዮም። ንሳቶም ተዛሪቦም እዮም። ንሕና ከም ጳጳሳት ድማ ሰሚዕናዮም ኣለና ክብሉ ብፁእ ኣቡነ ኪማኒ ገሊፆም። ነቶም ኣብ ዞባ ማሕበር ኤጲስቆጶሳውያን ጉባኤታት ምስራቅ ኣፍሪካ ዝርከቡ መንስያት ድሕሪ ምስማዕ እቶም ጳጳሳት ንጉዳያት መንስያት ዝውሃብ ናይ 4 ዓመት ቀዳምነት ዝውሃቦ ጉስነታዊ ትልሚ ንምውፃእ ይሓስቡ ከም ዘለዉ ገሊፆም። እቲ ትልሚ ንመንስያት ኣብ ህይወትን ተልኾን ቤተ ክርስቲያን ብሓቂ ዘሳትፉ መደባት ስራሕ ዝሓዘ ክኸውን እዩ። ብተወሳኺ ኣብ ውሽጢ ማሕበር ኤጲስቆጶሳውያን ጉባኤታት ምስራቅ ኣፍሪካ ዘለዉ ገለ ቅርፅታት ብምርኣይ ውክልናን ተሳትፎን መንስያት ኣብቲ ዞባ ሕጋዊ መልክዕ ንምትሓዝን ኣብ ኣባል ሃገራት ማሕበር ኤጲስቆጶሳውያን ምስራቅ ኣፍሪካ ዝርከቡ ካቶሊካዊ ቤት ጽሕፈት ሓልዮት መንስያት ንምሕያልን ዝዓለመ እዩ። ካልእ ዓብዪ ቆላሕታ ዝውሃቦ ጉዳይ ድማ ብዛዕባ ኣእምራዊ ጥዕና መንስያት ንቅዓት ንምፍጣር እዩ። ማሕበረ ኤጲስቆጶሳውያን ጉባኤታት ምስራቅ ኣፍሪቃ ንዕብየት መንእሰያት ቀዳምነት ክህብን ንመንእሰያት ኣብ ግዜ ኢኮኖምያዊ ብድሆታት ዝመርሑ ናይ ምኽሪ መደባት ንምፍጣርን ቃል ይኣቱ ኣሎ። መንእሰያት ኣካል ቤተ ክርስቲያን እዮም፣ ንሕና ድማ ናብኦም ክንበጽሕ ኢና። እዚ ድማ ነቲ መብዛሕትኦም ዝርከብሉ ዲጂታላዊ መድረኻት ዘጠቃልል እዩ ክብሉ ብፁእ ኣቡነ ኪማኒ ወሲኾም ገሊጾም። ኣብቲ ናይ ማሕበረ ኤጲስቆጶሳውያን ጉባኤታት ምስራቅ ኣፍሪካ ሓፈሻዊ ጉባኤ ዝሳተፉ ዘለዉ ልኡኻት መንእሰያት ኣብ ኢንተርነት ዝሰርሓ ናይ መስመር መረብ ንኣሽቱ ክርስትያናዊ ማሕበረሰባት ንምምስራት ፍቓድ ክወሃቦም፣ ከም ዲጂታላዊ ሚስዮናውያን ስልጣናታት ክወሃቦም፣ ከምኡውን ኣብዚ ዲጂታላዊ ዓለም ንዘጋጥም ዘሎ ስእነት ስራሕ መንእሰያት ዝምጥን ናይ ትምህርቲ መደባት ክዳለወሎም ዝብሉ ይርከብዎም። ንመንእሰያት ናብ ርእስና ከነቕርቦም ከለና ምሳታቶም ክንተሓባብር፣ ብሓባር ክንሰርሕ፣ ነንሕድና ክንሰማማዕ፣ ከምኡውን ንቤተ ክርስትያን ዝሓሸት ንምግባር ከም ሓደ ኮይና ክንጓዓዝ የድሊ። እዚ ድማ ሓልዮት ዘለዎ ማሕበረሰብ ንምፍጣር ጥራይ ዘይኮነስ መንእሰያት እሙናት ትካላትን ንህዝቢ ዘገልግል መሪሕነትን ምእንቲ ክወርሱ ዘድልዮም ተስፋን መምርሕን ንምሃብ እዩ። እዚ መሪሕነት እዚ ድማ ኣብቲ መሰረታዊ ስርዓታት ናይ ካቶሊካዊ ማሕበራዊ ትምህርቲ ዝተመርኮሰ ክኸውን ይግባእ ክብሉ ብፁእ ኣቡነ ኪማኒ ንመራኸቢ ብዙሓን ገሊጾም።
2: እቲ ብሓሙሽተ ትካላት ውድብ ሕቡራት ሃገራት እተዳለወ ጸብጻብ ኩነታት ውሕስነት መግብን ኣመጋግባን ኣብ ዓለም ከም ዝሕብሮ ኣብ ዝሓለፈ ዓመት ዳርጋ 8 ሚእታዊ ህዝቢ ዓለም ብጥሜት ከም ዝተሳቐዩ ካብ ዝሓለፈ ጸብጻባት እተመሓየሸ እኳ እንተኾነ እዚ ተርእዮ እዚ ኣብ መላእ ዓለም ዳርጋ ን650 ሚልዮን ሰባት ይጸሉ ከም ዘሎ ገሊጹ። እዚ ብሓሙሽተ ትካላት ውድብ ሕቡራት ሃገራት ብሓባር እተዳለወ ጸብጻብ ኣብ 2025 ኣስታት 645 ሚልዮን ሰባት ማለት 7.8 ሚእታዊት ህዝቢ ዓለም ብጥሜት ከም ዝተጠቕዑ ይግምት። እቲ ብትካል መግብን ሕርሻን ውድብ ሕቡራት ሃገራትን ውጥን መግቢ ዓለምን ውድብ ጥዕና ዓለምን ትካል ሓልዮ ህፃናትን ቈልዑን ከምኡውን ኣህጉራዊ ወፍሪ ሕርሻን ምዕባለን ዘዳለውዎ ጸብጻብ ኣብዚ ሰሙን እዚ ኣብ ከተማ ሮማ ኣብ ዝርከብ ቀንዲ ቤት ጽሕፈት ትካል ምግብን ሕርሻን ውድብ ሕቡራት ሃገራት ቀሪቡ። እዚ ትካል እዚ ኣብ መኽፈት እቲ መደብ ኣስታት 645 ሚልዮን ካብ ቁጽሪ ህዝቢ ዓለም ብጥሜት ከም ዝተጠቕዑ ብምግላጽ ካብቲ ኣብ ዝሓለፈ ዓመት ዝነበረ ጸብጻባት ግን ከም ዝነከየ ዝሕብር ምዃኑ ኣጕልሑ። እዚ ኸኣ ካብ 2024 ብ14 ሚልዮን ዝውሕዱ ሰባት ካብቲ ኣብ 2022 ዝነበረ ዝለዓለ ጥርዙ ዝበጽሓሉ 43 ሚልዮን ዝውሕድ ምዃኑ ይገልጽ። ብፍላይ ኣብ ደቡብ ኣሜሪካን ደቡባዊ እስያን ውሕስነት መግቢ ኣጸቢቑ ከም እተመሓየሸ እውን ሓቢሩ። ይኹን እምበር ትካላት ውድብ ሕቡራት ሃገራት ጂኦፖለቲካዊ ውጥረትን ምስ ኣከባብያዊ ኩነታት ኣየር እተተሓሓዘ ሓደጋታትን ንዓለም ለኻዊ ስርዓተ መግቢ ኣብ ሓደጋ ክእትዎ ስለ ዝኽእል እዚ ጸብጻባት እዚ ገና ዘሻቕልን ህጹጽ ስጉምቲ ከም ዘድልዮን የጠንቅቑ። ሓላፊ ቁጠባ ትካል መግብን ሕርሻን ውድብ ሕቡራት ሃገራት ዝኾነ ማክሲሞ ቶሬሮ ምስ ሮይተርስ ኣብ ዝገበሮ ቃለ መጠይቕ ከም ዝገለጾ እቲ ቐንዲ መስመር ጸዓትን ሕርሻን ዝኾነ ብወሽመጥ ሄርሙዝ ኣቢሉ ዝግበር ምትሕልላፋት ምቁራጹ ሓደ ካብቲ ቐልጢፉ ዘተሓሳስቦ ነገር እዩ። ብፍላይ ከምዚ ዝኣመሰለ ምቁራጽ ዋጋታት ነዳድን ድኹዕን መጓዓዝያን ከም ዝውስኽ ስለ ዝገብር ኣብ መላእ ዓለም ዋጋ ምህርቲ መግቢ ስለ ዝውስኽን ድማ እዩ ይብል። ኣብ ርእሲ እዚ እውን ናይ ትካል መግብን ሕርሻን ውድብ ሕቡራት ሃገራት ቁጠባዊ ክኢላ ከም ዝገለጾ ጽንኩር ኩነታት ኣየር ኤልኒኖ ኣብቲ ኣፋፊ ዞባታት ንዘሎ ምህርቲ ሕርሻ ብምቁራጹ ተወሳኺ ጸቕጢ ክውስኽ ይኽእል እዩ ክብል ግምታቱ ይገልጽ። ዋና ዳይሬክተር ትካል መግብን ሕርሻን ውድብ ሕቡራት ሃገራት ዶክተር ኩ ዶንግዩ ኣብ መእተው እቲ ጸብጻብ ከም ዝገለጾ እዚ ጸብጻብ እዚ ቈራጽነት ዝገበረ ፖለቲካዊ ስጉምትታት ፍረ ከምጽእ ከም ዝኽእል ዘርኢ እዩ ክብል እውን የመልክት። ይኹን እምበር ኣወንታዊ ምዕባሌታት እኳ እንተተገብረ ዋና ዳይሬክተር ኣስዒቡ ከም ዘመልከቶ ነቲ ኣብ ቀረባ እዋን እተረኽበ ዓወታት ንምዕቃብን ንምቅልጣፍን እቲ ዕዮ ክቕጽል ከም ዘለዎ ኣትሪሩ ተዛረበ። እቲ ጸብጻብ ወሲኹ ከም ዝሕብሮ ኣብ ኣህጉር ኣፍሪቃ ንኣስታት 309 ሚልዮን ዝኾኑ ሰባት ሕጽረት መግቢ የጋጥሞም ኣሎ። ቅልጡፍ ዕቤት ብዝሒ ህዝቢ ድማ ኣብ ዝመጽእ ዓመታት ስለ ዝረአ ቁጽርቶም ብጥሜት ዝሳቐዩ ዘለዉ ሰባት ክውስኽ ይኽእል እዩ ክብል የመላኽት። ኣብ ኣህጉር ኣፍሪቃ ኣስፋሕፊሑ ዘሎ ጥሜት ካብ 20.3 ሚእታዊት ናይ 2024 ናብ 20 ሚእታዊት ኣብ 2025 እኳ እንተነከየ እዚ ድማ ካብ 2017 ንነጀው ንመጀመርታ ጊዜ ኣብ ኣፍሪቃ እናወሰኸ ዝኸይድ ዘሎ ናይ ጥሜት ኣንፈት ዘቋረጸ እኳ እንተኾነ ትካላት ውድብ ሕቡራት ሃገራት ግን ካብ 5 ኣፍሪቃውያን እቲ ሓደ ጥሜት የጋጥሞ ከም ዘሎ ደጊሞም ይገልጹ። تكال ودب حبرات هاگرات زيج انق عالم لخاوي الرأي ادما اتس ابصاب يقرب اتس ابصاب كم زمل كتو اب كل التشحن سلاسان استاد حموش تميتن عسران مليون سبات بتميت كساقيو كم زخيلو يحبر ازد ما عالم نتزلاق معبال زخونا شتو زيرو تميت نموقع كاب زوصاتو مدب كم ترحق زقبرا كوينو يركب عبرس الزوين اتصابصاب كم زحبرو قدلت عم مقاقبا قلعون دركن لعول كوينو عب منقودة كانستيو زلو واحد دم الناقادة داي خايد كم زلون كمون ناي عب بيتي لعلميزان مخوان بغد سالي وسخالو كبل يملاخد عب تقوان مخفت اتصابصاب اتن تكالات اداقاتات مقبن ساعتن حرشان كفوت مقبار ادلاي مخوانون كاب قيدتات سدد مرحقن كمون نتنك افتسابات الاما زلو مدبات محبرا وعقبا مدلدال كم زدلي يتابقو عبرس الزوين منقستاتن مشارخت معبالن حارستوتن دخعي صروي زرئي ماي لقاح كمون كالا اقداس نقرات كرخبو والسانيتات مزرع زي ملس مخانو كرقاقصو تمحسينوم بتوساخون ابناي حرشان سرعات مقبن بفلاي ام مسنون مخزنن مسالت اعتاتن سنسلت مقعزيان ناي مقعزيا وصايتاتن اقدم كامتن قغتان كمون تسبيتاو سقومتاتن ميلاتاتن ناي نوح قيزي وفرتاتن كقبر صاوعي تقريبهم كمززا مسالة وفري واقا معزاتات زلو مقبي كنكي نزا سنبد كونتات تسعوارنت كم حايش كمون تعوي مقبي بحصور واقا كمزشيات كقبر كمزخيل يقلزو
3: سلام وسناي بكرسوس اخواتنا حتن از راديو فاتيكان امر منسيات هم زلهم مساهم زلهم عاوهم نهم اولوسي كم زتسوم او زلهم ماين هارمه باك جراوند مزيكا ترجع دخلنا له برهت صق املاح ان وحازي انا خاف كذا خوينا نزيدنا ملاكو ناي دم انت مدب ناي موداتا بصعبا كريستيانو مننتنا زمركتنا باهم دبلو زلهم دومي كابتي كنديوز اننا كفالات ناي موداتا كفالينا باهم زمت يزلهو ابزنا لو ما انت خا بصعبا صقان بحرن زبل نحنا كم ولود املاح كوينا نخنبر نخنملالس صق املاح كم دخونلنا ابز حرفه صقا طنقت ناب كريستياناوي هيوت كم زعتنا رينا نيرنا እዝግን በእምቀት ክንድድኦን ተራኺልና ወራቋት ግዜ ዘለና ሕጽል ዝበለተ ሆነ ዕምቃቢልና ክንድድኦም ስንፍትን ብዚያዳ ለክርስቲያናው መነትናን ህይወትናን ክንነብሮ ንኸዲና እምባር ተዳሚ ተነጥብን ቅበሎ ለአምበር አይ ንፈጥሮ ወይ ንዋይን ሰርሁና ትብል ሰባት ግፈ ባህሪ በመሰረቱ ንብልን ተለና ደቀ ሰባት ሙኻና ብመልክ አምላኹ እንደሐን ፍጣርና ንሱን ስከነተውት ባህሪያው ነገር እምሮም ህላውና ድላይ ምህላውና ከነፍቅር ምኻልና እዚ ሰናይ ነገር ያምላኹ ነዚ ንኹሉ ሪዎም ስፈጠረና እዚ ሰናይ ጥቦቅ ነገር ይሎ ወኻ አባህ ከም ዝብለና ንፈልጥን ንርዳ ጸጋህ ንብልን ከለና ግን ዝተፈደ ነገር እዩ ባ ምናወይ ካብ ክደትና ነፍሪዮ ነጥሪዮ ወይ ካ ንምጾ አይኮነ ጸጋ ውህበት ጊፍት እዩ ስለዚ ጊፍት ክንብሎ ከለና ወላ ብትቃል ኣብትመውቅራዊ ኣላት ወንድዮ ከለና ግራሲያ ዝብል ብነፃ ዝውሃብ ግንኦ እዩ ዝኾነ ሰብ ብፃዕሪ ዘምፅኦ ነገር ኣይኮነ ንጸጋ እምበኣርታ ክገብራ ትኽእል ዳውካ ከፊት ካልባ ከፊት ካምባል ትራይ ስለዚ ማይና ጸጋ ጥምቀት ንሕና ዘይኮና ንኣምላኽ ተቐቢልና ኣምላኽ እዩ ንነፍሶ ከፍና ንዓይና ኣሃትኩምን ተቐቢልና ኣምላኽ ጸጉ ክፍስልና ከሎ ዝግበኣና ወይ ከዓ ንበቃዕ ኮይና ዘይኮናስ ካብ ምሕረቱ ካብ ዘይወዳእ ፍቕሩ ዝተላዕለዩ ተኻፈልቲ መለከታዊ ባህሪ ኣምላኽ ክንከውን ዘኽኣለና ከምዚ ቅዱስ ጴጥሮስ ኣብ መልእኽቱ ዝገልጾ ማለት እዩ እምበኣር ክርስትያኖ መነተ እንታይ እዩ ክንብል እንከለና እቲ መልሲ ኣነ ዝምስርቶ ኣነ ዝሃንፆ ዘይኮነ ወይ ከዓ ኣነ ዘመስርሖ ዘይኮነ ኣነ ዝተቐበልክዎ ሂወት እዩ ኣምላኽ ዝሃበኒ ዘይግባኣን ክነስ ግን ኣምላኽ ዝሃበኒ ግንዖ እዩ ስለዚ ኣምላኽ ድሮ ኣፍቂርኒ ድሮ ሓርዩኒ ብስመይ ከዓ ዝፈልጠኒ እዩ ስለዚ ነዚ ክንሓስቦን ከለና ብሓቂ ትሕት ክንብል ዝሕግዘና ሓራ ክንከውን ዝረዳኣና ሓቂ እዩ ምክንያቱ ፀጋ ባዕልና ንሰርሖ ነገር ነይርቶ ዝኾን ንኸበደና ነይሩ እዚ ግን ንቕበሎ ክሳብ ዝኾነ ናብኡ ንክንውከል ናብኡ ንክንፅጋዕ ይሕግዘና እታ ካልኦት ነጥቢ ከምኡን ኣገዳሲት ኮይና ዝረኸብኳ ከዓ ፀጋ ንባህሪ ዕምፅፆ ዘይኮነስ ልዕልና ይህቦ ምልኣት ይህቦ ዝብል ሓሳብ እዩ ነዚ ሓቂ እዚ ቅዱስ ቶማስ ኣኳይናስ ዶክተር ካብኡ መምህር ናይ ቤተ ክርስትያን እንታይ ኢሉ ሎ ፀጋ ሲ ንባህሪ ይዕምፅፆ ወይ ከዓ የጥፍኦ ዘይኮነስ ምልኣት ይህቦ ፍፅምና ይህቦ ክልል ዝበለት ኣብነት ክህበኩም ሓደ ዘርእሲ ድሕሪ ዝተወሰነ ግዜ ክበቁል ናብ ገረብ ክቕየር እንከሎ ገረብ ምስ ኮነት ነቲ ዘርኢ ቀቲላቶ ወይ ከዓ ጥፊኣቶ ማለት ኣይኮነ እንታይ ደኣ እቲ ናይ ብሓቂ መንነታ እዛ ገረብ ምዃና ድሓድሕሪ ግዜ ናርኢና ዝተወሰነ ግዜ ተፈሊጡ ልክዕ ከምኡ ከዓ ኣብ ናይ ባህርን ፀጋን ክንውፅእ ከለና ፀጋ ነቲ ባህርያዊ ሰብ ምዃንና ከም ሰብ ፅዕርና ንነብር ምህላውና ምምልላስና ሕብረተሰብ ምህላውና ብሄራት ኮነ ዝተፈላለየ ማሕበረሰብ ኮነ ዝተፈላለየ መልክዕ ዝኩሉ ምህላው ነዚ ይዕምፅፆ ወይ ከዓ ነዚ ይደቕሶ ዘይኮነ ትፀጋ ኣምላኽ ነዚ ምልኣት ሂቦ ናብ ኣምላኽ ንክንፀግዕ ተኻፈልቲ መለክታዊ ባህር ኣምላኽ ንክንከውን እዩ ፀጋ ዝመፅእ። ፍቁራን ኣሕዋት ፀጋ እምበኣር ነቲ ብሓጢኣት ተበላሽ ዘሎ መንነትና ነቲ ብሓጢኣት ተበላሽ ዘሎ ውሽጥና ንክሕደስ ንክልወጥ ይረዳኣና ህይወት ኣምላኽ ኣባና ንክሓድግ ዝሕግዘና ኣእምሮና እምበኣር ፍቁራን ኣሕዋት ብፀጋ ኣምላኽ መሊሱ ብርሃን ይረክብ ድላይና ከዓ በዚ ፀጋ እዚ ሓይሊ ይረክብ ዝያዳ ንክነፍቅር ዝያዳ ከምቲ ኣምላኽ ዝደለየና ንክነፍቅር ትብዓት ንረክብ ኣብ ድኻምና ከዓ ሕፍረት ንክስምዓና ዘይኮነስ መሊስና ብፀጋ ኣምላኽ ተደሪኽና ብፀጉኡ መዓልታትና ፆርና ኩሉ ነገራትና ንክንክእሎ እዚ ሓይሊ እዚ ይልውጠና እዚ ግንዖ እዚ እዚ በረኸት እዚ ኣብ ህወትና ደገፍ ይኮነና። ስለዚ ድማ ኢና ንቅዱሳን ክሪኦም ከለና ሲ ካባና ትሕት ዝበሉ ዘይኮኑስ መልኣት ዘለዎ ህወት ዝነበሩ ፀጋ ንድሌታቶም ንባህሪታቶም ኣይኮነን ሰሪዝዎ እንታይ ደኣ ኣኽሊል ገይሩሎ ልዕልና ኣውሂብዎም ንፈተናታቶም ንኽሰግሩ ኣኽኢልዎም ኣብ መወዳእታ እምበኣር ፍቁራን ብክርስቶስ ሕዋት ናሓትን እዚኣ ሓንቲ ነጥቢ ሒዝናያ እንከይ ዝደሊ ንመንነትና ብፍላይ ንክርስትያናዊ መንነትና ባዕልና ከምዘይንሰርሖ ከም እንቕበሎ ነዚ ዝተቐበልናዮ መንነት ድማ ንክንነብሮ ምልኣት ንክህቦ መዓልታዊ ሂወትና ክንፈልጦ ብጸሎት ብንስሓ ብምስጋና ብምስጢራት ብምክፋል መልኣት ንህቦ በዚ ምክንያት ድማ ገዛ ርእስና ንኸይንዓፁ ንፀጋ ኣምላኽ ኩሉ ግዜ ክፉታትን ቅዱስ ጳውሎስ ንባዓል ጢሞቴዎስ ከምቲ ኣነ ንክርስቶስ ዝመሰሉ ክኾነ ኣይምሰሉ ዝብሎ ንሕና ንኦም እናመሰልና ናብ ክርስቶስ ናብቲ ርእሱ ዝኾነ ናዓበና ክንከይድ እንተረኣ ኮይና ገዛ ርእስና ቤትና ከም በዓል ዘኬዎስ ቤትና ክንከፍት እሞ ነዛ ቤት እዚኣ ሎሚ ምድሓን ኮነላ ዝተባህለ ከምኡ ከዓ ነፍሰ ወከፍና እዚ ምድሓን እዚ ንኸነስተማቕሮ እግዚኣብሔር ደግፈና ኣብ መንነትና ፀኒዕና ንክንነብር ነዚ መንነት እዚ መመሊስና እናፈለጥና ክንከይድ ከዓ እግዚኣብሔር ፀጉ የብዝሓልኩም። እዚ ብተኸታታሊ ንገብሮ ዝነበርና መደብ ኣብዝዛዚምና ኣለና ዝመፅሶም ዝተፈለየ ርእሲ ክሳብ ንራኸብ ሰሰና እዩ።
0: ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓን ሰላም ፅንሑ። يتبارك يسوس كريستوس لاوليتور يسوس كريستوس

Tekrata,

ክቡራትና ክቡራን ሰማዕትና ካብ ቤልጅየም ቫቲካን ሰናዳት መደብ ቋንቋ ትግሪና ሰላምታና ናቀርብ። ናይ ሎሚ ሰንበት 26 ሓምለ 2016 ዓ.ም ምሕረት መደብ ፈነወና ናይ ርእሰ

0: ሳቦናር ሰሊቃነ ጳጳሳት ሊዮን መበል 14 ኣብ ናይ ዕለተ ሰንበት ጸሎት መልኣክ እግዚኣብሔር ኣብ ዘካፈልዎ ኣስተንትኖ ቃል ኣምላኽ መንግስቲ ኣምላኽ ብሓይሊ ዘይኮነስ ብትሕትናን ብትዕግስትን ብፍቕርን ብህድኣትን እተዓቢ ከም ዘላ ብምግላጽ ንክርስትያን ምእመናን ኣብቲ ሕቡእ ዝኾነ ዕዮ ኣምላኽ ክውከሉን ኣብ ዓለም ንእሽቶ ዘርኢ ወንጌል ክኾኑን ተማሕጺኖም ርእሰ ሊቃነ ጳጳሳት ሊዮን መበል 14 ዝሓለፈ ሰንበት ንክርስትያን ምእመናን መንግስቲ ኣምላኽ ከም ንእሽቶ ዘርኢ ወይ ከም ንእሽቶ መባኩዕቲ ምዃናን ብህድኣትን ብትዕግስትን ከም እተዓቢ ብምዝኽኻር ንሓይሊ ኣምላኽ ከም ሓደ ዘደንቕ መርኣያ ተግባር ገይሮም ንምድላይ ንዝቐርበሎም ፈተናታት ክነጽግዎ ድማ ተማሕጸንዎም። ርእሰ ሊቃነ ጳጳሳት ነቶም ኣብ ካስትል ጋንዶልፎ ንናይ ዕለተ ሰንበት ጸሎት መልኣከ እግዚኣብሔር ንምዕራግ ንዝተኣከቡ ነጋድያን ኣብ ዘካፈልዎ ኣስተንትኖ ብዛዕባ 3 ምሳሌታት ካብ ወንጌል ማቴዎስ እተወስደ ጠቒሶም ብዛዕባ ዘርኢ ስርናይን ክርዳድን ዘርኢ ኣድርን መባኩዕትን ኣስተንቲኖም። ኣምላኽ ኣብ ታሪኽን ኣብ ህይወት ሰብኡትን ኣንስትን ብኸመይ ከም ዝዓይ ዘርኢ ምዃኑ እውን ገሊጾም። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ከም ዝገለጽዎ ኣምላኽ ንገዛ ርእሱ ብሓይሊ ወይ በስገዳድ ኣብ ክንዲ ዘቕርብ ወይ ብዓወት ኣብ ክንዲ ዝበጽሐና ከም ንእሽቶ ማለት ከም ምልክት ምስትውዓልን ትዕግስትን ፍቕርን ኮይኑ እዩ ዝመጸና። ርእሰ ሊቃነ ጳጳሳት ልዮን ኣስዒቦም ንኽንቅበሎ ወይ ክንነጽጎ ናጻ እዩ ዝሓድገና ብምባል ፍቕሪ ኣምላኽ ኣብ መንጎ ክርዳድ እውን ከይተረፈ ህላውኡ ከም ዝገልጽን ከም ንእሽቶ ዘርኢ ብዝረአ መንገዲ ከም ዝዓይን ንዓለም ከም መባኩዕቲ ናብ ብሑቕ ከም ዝቕይራን ኣስተንቲኖም። ርእሰ ሊቃነ ጳጳሳት ወሲኾም ብዙሓት ሰባት ኣምላኽ ብዘደንቕ መንገዲ ጣልቃ ብምእታው ብኡንብኡ ንእከይ ካብ ዓለም ከጥፍእ ከም ዝጽበይዎ ኣፍልጡ ሃብሉ። ከምዚ ዝኣመሰለ ትጽቢታት ብዛዕባ ክርስትያናዊ ህይወትን ቤተ ክርስትያንን ዘይጥዑይ ኣርኣያ ክህልዎ ከም ዝኽእል እውን ኣጠንቀቑ። ኣብ ክንዲኡስ ክርስትያን ምእመናን እከይ ኣብ ዝሃለወሉ እዋን እውን ከይተረፈ መንግስቲ ኣምላኽ ከም እተዓቢ ኣፍልጦ ክህቡ ከም እተጸውዑ ገለጹ። እዚ ኸኣ ጸልማት እውን እናሃለወ ክንሱ ዝመጽእ ሰናይ ለውጢ ነቲ ብታህዋኽ ናይ ምፍራድ ፈተና ምቅዋም ከምኡ እውን ቀስ ብቐስ ዕዮ ጸጋ ኣምላኽ ብትዕግስቲ ምስዓብን ምርዳእን ዝሓትት እዩ ክብሉ ድማ ተላበዉ። ኣስዕብ ኣቢሎም ቅዱስ ኣቦና መንግስቲ ኣምላኽ መብዛሕትኡ ግዜ ኣብ ተራ እዋናት መዓልታዊ ህይወት እትርአ እኳ እንተኾነት ግን ከኣ ብቐጻሊ እያ ተዓይ ኣምላኽ ዘየለ እኳ እንተመሰለ ይብሉ ቅዱስነቶም። ምእመናን ኩሉሳ ኣብኡ ከም ዘሎን ፍቕሩ ወትሩ ንምሕጋዝ ድልው ምዃኑን ከስተውዕሉ ተላበውዎም። ርእሰ ሊቃነ ጳጳሳት ልዮን ቀጺሎም እዚ ናይ ኣምላኽ ተግባር ክርስትያን ምእመናን ብውልቂ ኾነ ከም ኣባላት ቤተ ክርስትያን መጠን ዝጓዓዝሉ መንገዲ ክኸውን ከም ዘለዎ ገሊጾም ኣመንቲ ነቲ ኣብ ወንጌል ዘተኰረ ኣቀራርባ ክብሉ ዝገለጽዎ ሓቂ ክስዕቡ እውን ኣተባብዕዎም። ካብ ትዕቢትን ንኻልኦት ንምግዛእ ዘሎ ባህጊ ወይ ከኣ ንእምነት ንምጭፍላቕ ሓይሊ ካብ ምጥቃም ክርሕቁ ኣተባብዕዎም። ኣብ ክንዲኡስ ክርስትያን ምእመናን ኣብቲ ህዱእ እዮ ኣምላኽ ክውከሉ ኣለዎም ክብሉ ድማ ተማሕጸኑ። ርእሰ ሊቃነ ጳጳሳት ልዮን ቀጺሎም ነቶም ኣብቲ ግዜ እቲ ካርዲናል ዝነበሩ ብፁእ ኣቡነ ጆሴፍ ራትዚንገር ጸኒሖም ርእሰ ሊቃነ ጳጳሳት በነዲክቶስ መበል 16 ዝኾኑ ብምጥቃስ ክርስትያን ምእመናን ርትዓዊ ዘርኢ ክቕበሉ ተጸዊዖም ኣለዉ። እዚ ድማ ናይ ዓወትን ዕቤትን ዘይኮነስ ንገዛ ርእስና ንኣሽቱ ተግባራት ንምውፋይን ንኻልኦት ንምግልጋልን እዩ ክብሉ ከም ዘስተምሃሩ ኣዘኻኽርዎም። በዚ ከምዚ ክርስትያን ምእመናን ንዓለም ካብ ውሽጦም ክቕይሩ ዝኽእሉ ንእሽቶ ዘርኢ ወንጌል ከምኡ እውን ማይ ብሑቕ ፍቕሪ ክኾኑ ከም ዘለዎም ብምዕዳም ኣስተንትኖኦም ደምደሙ። ርእሰ ሊቃነ ጳጳሳት ልዮን ሓሳባቶም ኣብ ምዝዛም ነቶም ኣባኡ ተረኽቡ ምእመናን ናብ ኣማላድነት ቅድስቲ ድንግል ማርያም ብሕድሪ ብምውፋይ እታ ንዘርኢ ቃል ኣምላኽ ብትሕትና እተቐበለቶ ኣደ ንክርስትያን ምእመናን ኣብ ጉዕዞ እምነት ክድግፎም ጸልዮም።
1: ሰንበት ዘቂርቆስ ሓምሌ 19 እንተወዓለ ሰንበት ዘቂርቆስ ተባሂሉ ይፅዋዕ። ነዚ ናይ ሎሚ ሰንበት ዘሰኒ መዝሙር ጥቡእ ልቡ ልህፃን። ልቢ ህፃን ኣብ ቤት ፍርዲ እንከሎ ስንዱ እዩ። እቲ ህፃን ነዲኡ ከም ዝበላ ገድልናን ምስክርነትናን ክሳብ እንፍፅም ፅንዒ ወይ ከዓ ደልድሊ ንገጽ ኣምላኽና ክንርኢ ምእንቲ ገድልናን ምስክርነትናን ንፈፅም። ህፃን ንጐይትኡ ክሳብ ክንዲዚ ተጋዲለ እንታይ ዓስበይ ኢኻ እትህበኒ በሎ። ጐይታ ንንግዝኡ ህፃን ኣብ ልብኻ ዘሎ ዓስብኻ ክበካ እየ በሎ። ህፃን ንጐይትኡ ስጋይ ኣብ ምድሪ ኣይትቕበሮ በሎ። ጐይታ ንህፃን ኣብ መንግስቲ ሰማይ ኣነ ፈጣሪኻን ዮሃንስ መጥምቕ እንተዘይኮይኑ ዝዓብየካ የለን። ስጋኻ ከየማ ምንን ኣብ ሰረገላ ኤልያስ ከምብረካ እየ ዝብል መዝሙር ይዝመር። ምስባክ ቃል ወሃቡ ደመናት أحزق

0: ይወጽኡ ቃለ ነጎድጓድክ በሰረገላት ኣስተርኣየ መባርቅቲሁ ለዓለም መዝሙር 76 17-18 ወንጌል ካብ ወንጌል ሉቃስ መበል 10 ምዕራፍ ካብ 17 እቶም 72 ልኡኻት ከዓ ጎይታይ ኣጋንንቲ እውን ከይተረፉ ብስምካ ይግዝኡን ኣለዉ እናበሉ ብሓጎስ ተመልሱ። የሱስ ድማ ከም ዝበሎም ሰይጣን ከም መብረቕ ካብ ሰማይ ክወድቕ ከሎ ርኢኽዎ። እንሆ ተመንን ዕንቅርቢትን ኩሉ ሓይሊ ጸላእን ክትረግዙ ስልጣን ሂበኩም ኣለኹ። ዝጎድኣኩም እኳ ኸቶ የልቦን፣ ግና ኸ ስምኩም ኣብ ሰማይ ስለ ዝተጻሕፈ ዝኣተሓጐሱ እምበር መናፍስቲ ስለ ዝተመልክልኩም ኣይትተሓጐሱ። እታ ግዜ እቲኣ ኢየሱስ ብመንፈስ ቅዱስ ተሓጐሰ፣ ኦ ኣቦይ ጐይታ ሰማይን ምድርን ነዚ ካብ ብልህታትን ካብ ልባማትን ስለ ዝሃባእካዮ ንሕፃናት ከዓ ስለ ዝገለፅካዮ ኣመስግነካ ኣለኹ። እወይ ኦ ኣቦ እዚ ንኣኻ ከምዚ ክኸውን ባ ኣቢል እኳ ኣሎ፣ ኩሉ ካብ ኣቦይ ተዋሂብኒ እዩ። ንወልድ ብዘይካ ኣቦ መን ምዃኑ ዝፈልጦ ሓደ እኳ የልቦን፣ ንቦ ከዓ ብዘይካ ወልድን እቲ ወልዲ ክገልፀሉ ዝፈተወን እንተዘይኮይኑ መን ምዃኑ ዝፈልጡ ሓደ እኳ የልቦን እውን በለ። ናብቶም ደቂ መዛሙርቱ ግልፅ ኢሉ ከዓ ንበይኖም ከም ዝበሎም ነዚ ንስኻትኩም እትርእይዎ ዘለኹም ዝርእዩ ኣዒንቲ ብፅኣት እየን። ምክንያቱ ብዙሓት ነቢያትን ነገስታትን ነዚ ንስኻትኩም እትርእይዎ ዘለኹም ክርእዩ ተመነዩ ግን ኣይረአዩን። እዚ ንስኻትኩም ትሰምዑ ዘለኹም ከዓ ክሰምዑ ተመነዩ ግን ኣይሰምዑን። ኣብዚ ናይ ሎሚ ሰንበት 19 ከምቲ ዝተባህለ ሓምለ 19 ሰንበት እንተባዕለ ዘቂርቆስ ተባሂሉ ይፍለጥ። ክሳብ ዘማህበር 10 ነሓሰ ዘሎ ከዓ ዘመብረቕ፣ ዘነጎድጓድ፣ ዘባህር፣ ዘኣፍላግ፣ ዘጠል ተባሂሉ ዝፍለጥ ምስ ናይ ወቅቱ ኣተሓሒዙ ዝተፈላለየ መዛሙራት ይዝመር። ኣብዚ ናይ ሎሚ መዝሙር ኣስተንትኖ ኣብ መንጎ ኣምላኽን መንጎናን ዘሎ ርክብን ኩሉ ግዜ ብመገዱን ብትእዛዛቱን ተመሪሕና ሂወትና እንተመራሕና ጉዕዞ ቅድስና ከም ዝለበስናዮ የረጋግፀና። ኣምላኽ ኣብ ሂወትና ቦታ ክህልዎ በቲ ንሱ ዝደልዮ ክንነብር እንከለና ኣብ ሰማይ ዓስብለና። ሎሚ ዝዘረአናዮ እዩ ፅዋሕ ኣብ ሰማይ ፍሪኡ እንሓፍስ እሞ ኣምላኽ ዝደልዮ ክንገብር ፀኒዕና ንበገስ። ምድራዊ ግብርና ስንቂ ሰማያዊ ቦታና እዩ። ስለዚ ሎሚ ፅድቂ ሓቂ ሒዝና እሙና ደቂ ኣምላኽ ክንከውን ብምሉእ ልብና ኣብኡ ንመለስ፣ ቃሉ ንስማዕ፣ ንዝወደቕናዮ ብንስሓ ደቢስና ንመገዲ ቅድስና ንተሓሓዞ። ዝተነበና ወንጌል ሉቃስ ኣብ ክንዲ ነቶም ምስኡ ዝነበሩ 12 ሃዋርያት ወይ እውን ነቶም 72 ኣርድእቲ ዝምልከት ንዝገፍሐ ተልእኮ ነፍሲ ከወከፍና በብዘመንና ክንገብሮ ዘለና እዩ ዘመልክት። ኢየሱስ ን72 ኣርድእቲ በብክልተ ናብተን ክኸደን ዝነበሮ ከተማታት ሊኢኽዎም። እዚ ቁፅሪ 72 ንኣይሁድ ገፍሕን ኣምሳላውን ትርጉም ዝሓዘ እዩ። ቀዳማይ ቁፅሪ ናይቶም 72 ኣበው ንሙሴ ክሕግዙ ኣብቲ ጉዕዞ ምድሪ ተስፋ ክመርሑን ክሕብሩን ንህዝቢ ኣምላኽ ክመሓድሩን ዝተመርፁ እዮም። ዘሁልቅ ምዕራፍ 10 ካብ 16-24 ካልኣይ 72 ቁፅሪ ናይቶም ዝለዓለ ባይቶ ኣይሁድ እዩ። ነዚ ቁፅሪ እዚ ምስ እዚ ኣተሓሒዝና ክንሪእዮም ከለና ሓገዝቲ ህዝቢ እስራኤል እዮም። ሳልሳይ ኣብ ግዜ ኢየሱስ 72 ቁፅሪ ናይተን ኣብቲ እዋን ዝፍለጣ ዝነበረ ሃገራት እዩ ዘስምዕ። ሉቃስ ወንጌሉ ክፅሕፍ ከሎ ንኩሎም ኣህዛብ ኣብ ግምት ኣእትዩ እምነት ጎይትኡ ኣብ ኩሉ ክበፅሕ ከም ዝግባእ ክሕብር ኢሉ እዩ። ሉቃስ ወንጌላዊ ኣብዚ ክፍሊ ወንጌሉ ፍሉይ ብዝበለ ብዛዕባ ሰባኺ ወንጌልን ነቲ ወንጌል ዝሰምዕን ይነግረና። ማለት ሰባኺ ክገብሮን ክብሎን ክኾኖን ዘለዎ ከምኡ እቲ ንቓል ኣምላኽ ዝሰምዕ ከዓ ሰሚዑ እንታይ ለውጢ ኣብ ሂወቱ ክምፅኦ እንተኣበየ ከዓ እንታይ በረኸት ከም ዝሓልፎ ይነግር። ቀዳማይ ሰባኺ ንስብከት ክብገስ እንከሎ ኣብ ግዙፋዊ ነገራት ከድህብ የብሉን። ኣተኩርኡ ኣብ መልእኽቲ ወንጌል ገይሩ እንታይ ክበልዕ ወይ እንታይ ክሰቲ ከይበለ ንተልእኩኡ ጥራሕ እንተገበረ እዩ ንሓቅና ትምህርቲ ከበፅሕ ዝኽእል። ኣብ ሂወት ኣብ ነገራት ብቐሊል ክንወድቕ ወይ ክነድህብ ንኽእል ኢና። ኣብ ታሪክ እንተርእና ሰባት ኣብዚ ዓለም ዝበለፀን ንወትሩ ከም ነበርቲ ኮይኖም ዝሃነፅዎ ወይ ዝገበርዎ ነገራት ንርኢ። እንተኾነ ምድራዊን ዓለማውን ነገራት ንጉዕዞ መንግስተ ሰማይ ክዓፅውና የብሎምን የሱስ ንኩሉ ሓዲግና ክንስዕቦ እዩ ዝደሊ። ካልኣይ ልኡኽ ወንጌል ኣብ ተልእኩኡ ኣትኩሩ እምበር የማን ፀጋም ክብል ኣይግብኦን። እዚ ምስቲ ኣብ ካልኣይ ዘነገስት ምዕራፍ 4 ቁፅሪ 29 ኤልሳእ ነቢ ንገሃዚ ዝሃቦ መምርሒ ይመስል። ሕቆይኻ ተዓጠቕ እሞ በትረይ ኣብ ኢድካ ሒዝካ ኺድ፣ ገለ ሰብ እንተረኸብካ ከዓ ከመዓልካ ኣይትበሎ፣ ከመዓልካ እንተበለካ እውን ኣይትመልሰሉ ይብል። እዚ ንሰባት ዘይምኽባር ኣይኮነን። እንታይ ደኣ ነቶም ንኣምላኽ ዘገልግሉ የማነ ፀጋም ኣየላግሱ ወይ እውን ነቲ ዓብዪ ተልእኮኦም ሓዲጎም ኣብ ንኣሽ ነገራት ኣየድህቡ ማለት እዩ። እዚ ሎሚ ኣብዚ እዋን እውን ንሓደ ንተልእኮ ወንጌል ዝወፍር ዝወሃብ ሓደራ እዩ። ንክልተ ጎይቶት ከተገልግል ኣይከኣልን እዩ። ሳልሳይ ሰባኽ ወንጌል ዓስቢ ተልእኮኡ ክወሃቦ እዩ። ስለዚ እንታይ ክበልዕ ወይ ክሰቲ ኢሉ ካብ ቤት ናብ ቤት እናኸደ ዝያዳ ዋሕስን ምቾትን ኣብ ዝህቦ ነገራት ከዝህብ የብሉን። ቤተ ክርስቲያን ካብ መጀመርያ ንተልእኮ ወንጌል ዝወፍሩ ክገብሩ ዝግብኦም ኣብቲ ትምህርቲ 12 ሃዋርያት ብ100 ዓመተ ምህረት መምርሒ ኣውፅያ ነይራ። እዚ ከዓ ብዙሓት ሓሰውቲ ነቢያት ብብእዋኑ ምስ ጥቕሞምን ጉጉይ ትርጉሙን እናሃቡ ንትምህርቲ ወንጌል ዝጥምዝዙ ስለ ዝነበሩ ክትእርም ኢላ ዘውፅኣቶ መምርሒ እዩ። ገለ ካብኡ ሓደ ሰባኺ ወንጌል ኣብ ሓደ ገዛ ኣትዩ ንሰለስተ መዓልቲ ክሰብኽ እንተተቐመጠ ሓሳዊ ነቢ እዩ ምዃኑ እዩ ወይ እውን ሓገዝ ገንዘብ ነቲ ዝገብሮ መንፈሳዊ ትምህርቲ እንተሓተተ ሓሳዊ ነቢ እዩ። ልኡኽ ወንጌል ንምቾት ዝምነ ክኸውን ኣይግብኦን ዝብል ኣሎ። ራብዓይ ንቓል ኣምላኽ መስማዕ ዓብዪ ሓላፍነት እዩ። በቲ ክዝሰምዖ ዝወሃበና ዕድል ክንፍረድ ኢና። ኣብ ገለ እዋን ንኣሽቱ ነገራት ክገብሩ ነፍቅድ፣ ንዓበይቲ ግን ዘይፍቀድ። ሓላፍነት ካልእ ገጽ ናይ ግንዖት ወይ ሓላፍነት እዩ። ሓምሻይ ካብ ንዕድ ንኣምላኽ ምንጻቅ ዝዓቢ ክፉእ ነገር የለን። ኣብ ህይወትና ብዝተፈላለየ መገዲ እዋንን ቃል ኣምላኽ ተነጊርና ክነበቅዕ ፀማም እዝኒ ክንህብ እንከሎና ካብኡ ዝዓቢ ክፉእ ነገር ክንገብር ኣይንኽእልን። ንቓል ኣምላኽ ክንሰምዕ እንከሎና እቲ ዝዓበየ ክብሪ ሰብ እዩ። እንተኾነ እቲ ኩሉ ዝነፀግናዮን ዝኣበናዮን ኩሉ ሓደ መዓልቲ ከምስክር ኣንጻርና ኮይኑ ክፈርደና እዩ። እምበኣር ሰማዕቲ ቓል ኣምላኽ ኮይንና በብዓቑና ከም እነፍሪ ንኹን። እቶም 72 ካብ ተልእኮኦም ምስ ተመልሱ በቲ ብስም ኢየሱስ ዝገበርዎ ኩሉ ተሓጒሶም ተመሊሶም። ኢየሱስ እውን ሰይጣን ከም መብረቕ ካብ ሰማይ ክወድቕ ከሎ ሪእኽዎ ኢልዎም። እዚ ኣባሃህላ እዚ ክትርድኦ ከቢድ እዩ። ክልተዮም ከስምዐ ይኽእል። ኢየሱስ ንሰይጣን ኩሉ ተልእኮኡን ከም ዝሰዓረ እናገለፀ ግን ናይ መወዳእታ ስዕረቱ ገና ክመፅእ ይገልፅ ግን ናይ መወዳእታ ስዕረቱ ገና ክመፅእ ይገልፅ። ካልኣይ ትዕቢት ንኸይገብሩ መጠንቀቕታ ክኸውን ይከኣል እዩ። ሰይጣን ሓለቓ መላእኽቲ ዝነበረ ካብ መንግስቲ ሰማይ ዝተሰጎ ብሰንኪ ትዕቢቱ እዩ። ኢየሱስ ነቶም 72 ዝብሎም ዘሎ ኣብ ተልእኮኹም ተዓዊትኩም ኢኹም፣ እንተኾነ ካብ ትዕቢት ተጠንቅቑ፣ ምክንያቱ ሓለቓ መላእኽቲ ብሰንኪ ትዕቢቱ እዩ ካብ ሰማይ ተሰጉጉ እዩ። ስለዚ ንስኻትኩም እውን መንፈሱ ከይወርሰኩም ተጠንቅቑ። ሰባት ብባህርና ሓደ ፍሉይ ዓወት እንተገበርና ንኣምላኽ ረሲዕና ኣነ ዝብል መሊኽና ኣብ ትዕቢትን ንዕቀትን ክንወድቕ ቀሊል እዩ። ስለዚ ሓለዋ ስምዒትና ርእስናን የድልየና። ምስ ቅዱስ ጳውሎስ ኮይና ኩሉ ኣነ ዝገበርክዎ ፅቡቕ ብፀጋ ኣምላኽ እዩ ክንብል ኣለና። ኢየሱስ ንርድእቱ በቲ ዝፈፀምዎ ዕውድ ተልእኮ ካብ ዓቐን ንላዕሊ ርእሲ ምትእማን ገይሮም ነቲ ኣምላኽ ዝሃቦም ሓገዝ ከይዝንግዑ ኣጠንቂዕዎም እዩ። ብርግፅ ዓበይቲ ነገራት ገይሮም እዮም፣ እንትኾነ እቲ ዝዓበየ ክብሪ ኣስማቶም ኣብ መንግስተ ሰማይ ብምፅሓፉ እዩ። በብክልተ ሊኢኽዎም፣ እዚ ከዓ ስብከት ወንጌል ብሓባር ተሓጋጊዝካ ዝግበር ከምዝኾነ ክነግረልና ኢሉ እዩ። ስብከት ወንጌል ናይ ግሊ ጉዳይ ኣይኮነን፣ ናይ ሓባር እዩ። ኩልና ብፀጋ ጥምቀት ኣብ ሓደ ግራት ክንወፍር ዝተሓረርና ኢና። ስለዚ ንዝደኸመ ኣጆኻ እናበልና ንዝዘንግዐ እናኣዘኻኽርና ንቅድሚት ክንርኢ ይግባኣና። ኣብ ጉዕዞ ዝደኽሙ ዝዝንግዑ ክርከቡ እዮም። በዚ ተስፋ ከይቆረፅና ኣሰር መምህርና ንጓዓዝ። እዚ ሎሚ እውን ኣባና ሓቂ ኣለዎ። እቲ ዝበለፀ ክብሪ ኣብቲ እንታይ ከም ዝገበርና ዘይኮነ ኣብቲ ኣምላኽ ዝገበረልና እዩ ክኸውን ዘለዎ። ሰባት ኣብ ሂወትና ዝግበርናዮ ዓብዪ ፍፃሚ የሕጉሰና እዩ። እንትኾነ እቲ ዝዓበየ ዓወት ኩሉ ዘለና ኣምላኽ ክንረክብ እሞ ብኣይ ገይሩ ዝገበሮ ኣለሊና ክንክእል ከለና እቲ ዝዓበየ ዓወት እዩ። ብዙሓት ብዝገበርዎ ዓበይቲ ነገራት ክምለኹ ልዕሊ ኩሉ ክረኣዩ እዩ እዮም ዝደልዩ። ሕሉፍ ሓሊፉ ቦታ ኣምላኽ ክሕዙ ዝፍትኑ ኣለዉ። እዚ ግን ንዓለምና ኣብ ፀልማትን ጥፋእትን እዩ ዝወስዳ። ሰባት ነቲ ብኣና ገይሩ ዝተገብረ ግብሪ ኣምላኽ ክንርኢ እንተኸኣልና ሽዑ ሰላም፣ ፍቕርን ሓጎስን ኣብ መንጎና ይሰፍን። ግብሪ ኣምላኽ ርእዩ ዝኽእል ኣይጠፍእን እዩ። ትዕቢት መን ከማይ ኣብ ደገ ሰማይ ዓፀልና፣ ትሕትና ግን ኣብ መንግስተ ሰማይ ዘብፅሕ እዩ። ሎሚ ኢየሱስ ኣብዛ እንነብራ ዘለና ዓለም ነፍሲ ወከፍና ክንላኣኾ ይደልየና ኣሎ። መልእኽቲ ኣምላኽ ኣብ ልቢ ሰባት ክበፅሕ እሞ ሂወት ሰባት ክቕይር ኣምላኽ ይሓተና ኣሎ። ንልኡኻት ኣምላኽ ክንሰምዕ ሰሚዕና ክነፍሪ እዩ እቲ ፀዋዕታ እሞ ንመልእኽቲ ኣምላኽ እሰምዕ ዘለኹ ኢልና መስሕልናና ክንዛረብ እዋኑ እዩ። ኣብ መወዳእታ ሰለስተ ነገራት ክንርኢ ንኽእል። መጀመርያ ፍልጠት ትሕትና፣ ትሑት ኣእምሮ ንሓቂ ካብቶም ምሁራት ፈላጣት ኢና ዝብሉ ብዝያዳ ክቕበልን ክርዳእን ይኽእል። ሓደ ዓብዪ ፀሓፋይ ከም ዝብሎ እታ እንኮን ዝበለፀትን ዓባይ መፅሓፍ ክትፅሕፍ እትደሊ እንተኮንካ ከም ዓይኒ ህፃን ነገራት መጀመርያ ዝርእዮም ጌርካ እንተሪእኻያ እዩ ይብል። እዚ ማለት ከኣነ ነገራት ብግሩህን ብዘይ ዝኾነ ቅድሚ ኩነት ከምቲ ዝሕብሩካ ጌርካ ምርኣዮ ማለት እዩ። ኣብ ሂወት ብዘይ መጠን ትኩራትን በላሕትን ክንከውን ይከኣል እዩ። ብዘይ መጠን ምሁራት ክንከውን ንኽእል ኢና። ኣብ መጨረሻ ግን ኣብ ኦም ዘሎ ጉንዲ ዘይንርኢ ክንከውን ንኽእል። ሓደ ዓብዪ ሰብ ከም ዝብሎ ናይ ሓደ ዓብዪ ምሁር ከም ዝኾነ መረጋገፂ ክሳብ ክንደይ ንሱ ወይ ንሳ ክርስዕ ክትርስዕ ከም ዝኽእል እዩ ይብል። ክርስትያን ንኩሉ ናይ ሓዲስ ክዳን ሓሳባት ምፍላጥ ወይ ትሑት ኣፍልጦ ትምህርቲ መለኮትን ብዛዕባ ክርስቶስን ኣይኮነን። ክርስትና ብዛዕባ ክርስቶስ ምፍላጥ ኣይኮነን። እንታይ ደኣ ንክርስቶስ ምፍላጥ? እዚ ከዓ ምድራዊ ፍልጠት ተደሪኽካ ዘይኮነ ብሰማያዊ ፀጋ ዝርከብ እዩ። ካልኣይ ፍሉይ ርክብ ኢየሱስን ሰማያዊ ኣቦኡን ኣብ ሉቃስ 1:22 እዚ ምስቲ ኣብ ዮሃንስ ምዕራፍ 1 ቁፅሪ 14 ቃል ስጋ ኮነ ዝብል ትርጉም ኣተሓሒዝና ክንሪዮ ንኽእል። ከምኡ ኣነ ኣቦን ሓደ ኢና ወይ ንኣይ ዝረኣየ ነቦ ረኣየ ዮሃንስ 1:13-14 ዝብል የሱስ ካልኣይ ኣካል ቅዱስ ስላሴ ኮይኑ ፍፁም ኣምላኽን ሰብን ከም ዝኾነ ባዕሉ ይነግረና። ኣብ ፍልስፍና ግሪኻውያን ኣምላኽ ኣይፍለጥን እዩ። ኣብ መንጎ ግዙፍ ነገርን መንፈሰን ዓብዪ ፍለልያ ኣሎ። ከምኡ ኣብ መንጎ ሰብን ኣምላኽን ንኣምላኽ ክትፈልጡ ኣይከኣልን እዩ። ስለዚ ብዛዕባኡ ክትዛረብ ኣይከኣልን እዩ ይብሉ። እንተኾነ ኢየሱስ ምስ መፅ ንኣምላኽ ዶ ክትፈልጡ ትደልዩ ንኣይ ረኣዩ ኢልና ኢየሱስ ነቶም ሰማዕቱ ብዙሕ ንኣምላኽ ከርእዮም ኢሉ ዝገበሮ የለን። ምክንያቱ ንሱ ባዕሉ ኣምላኽ እዩ። ሳልሳይ ኢየሱስ ንሱ ናይ ኩሉ ታሪክ ፍፃሜ ከም ዝኾነ ሉቃስ 10:23-24 ቀፂሉ ንሱ እቶም ኩሎም ነቢያት ብዛዕባኡ ዝተነበዩ ኩሎም ቅዱሳንን ነገስታትን ክርእይዎ ዝተመነዩ ምዃኑ ኣግሂቱ ነጊርዎም። ኢየሱስ እቲ ዝለዓለ ጥርዚ ታሪክ ኮይኑ ኣብኡ እቲ ዝለዓለ ትርጉም ምስጢኢል ፍጡር ፍፃሜ ናይ ኩሉ ፍልጠትን ምዕባልን ከምኡ ምልኣት ወዲ ሰብ እዩ። ሰብ ምስ ኣምላኽ ዝለዓለ ርክብ ክህልወና እንከሎ ጥራሕ እዩ። ክንቀርቦ ከለና ከምቲ ንሱ ዘፍቅረና ክነፍቅሮዮ ይልእኸና። ነቲ ንሱ ዘርኣየና ኣብ ሂወትና ክንርእዮ ይልእከና። ብርግፅ ልኡኽ ኣምላኽ ዝተፈላለየ ፈተናን ዕንቅፋትን ይወርዶ እዩ። ግን ተዓንቂፉ መልእኽቱ ከየብፅሐ ንዝዓንቀፉ ኣለልዩ ኣብ ኣምላኽ ክምለስ ይግብኦ። ኣምላኽ ሎሚ ብፍሉይ ብፍላይ ኣብዚ ዓለምና በዚ ወሪዱ ዘሎ ዝተፈላለየ ስቃይ፣ ውግእ፣ ሕማም ኣብ እትሳቀየሉ ዘላ እዋን እሙናት ልኡኻት ዘፀናንዑ፣ ዘፀልዩ፣ ዝሰብኩ የድልይዎ ኣለዉ። መን ይለኣኸና ይኸውን ይብል ኣሎ ኣምላኽ። ስለዚ እኒኹ ኣነ ንበል ከም ኢየሱስ ነቢ ኣብ ኣምላኽ ምሉእ እምነት ጌርካ ዝእቶ ሂወት ክንልብስ ሎሚ ፍቓደኛታት ንኹን። እምበኣር በዚ ብሩኽ ሰንበት ኣምላኽ ንነፍሲ ወከፍና ልኡኻቱ ኮይንና ቅዱስ ሂወት ክንመርሕ ክንላኣኾ ይፅዋዓና ኣሎ። ሰማዕትን ኣስማዕትን ቃል ኮይንና ዓለምና በታ ቦታ ሰላምን ሓጎስን ክትኮነልና ኩልና ሓደ መልእኽቲ ክነበፅሕ ብፀጉኡ ይሓግዘና። ማርያም ኣዴና ወደይ ዝበለኩም ክበሩ ትብለና ኣላ እሞ ዝሰምዕ እዝኒ ልብን ዝሕዝን ንፍቃር ኣምላኽ ፅን ንብሎ ሽዑ እነብፅሖ መልእኽቲ ገሊኡ 360 ክነፍሪ ኢና። ነዚ ከዓ የብቃዓና ብሩኽ ሰንበት ኣባ ንጉሴ ፍስሓ።
1: ቤተ ክርስቲያን ምስ መንእሰያት ኣፍሪቃ ኣብ ዘለውዎ ቦታ ንምርኻብ ድልውት ምዃና ጳጳሳት ዞባ መሳያ ገሊፆም። ኬንያዊ ጳጳስ ሰበኻ ኢምዱን ምክትል ኣቦ ወንበር ኮሚሽን መንእሰያት ኣብ ጉባኤ ካቶሊካውያን ጳጳሳት ኬንያ ዝኾኑን ብፁእ ኣቡነ ፒተር ኪማን ከም ዝበልዎ ኣብ ዞባ ማሕበር ኤጲስቆጶሳውያን ጉባኤታት ምስራቅ ኣፍሪቃ ዝርከቡ መንእሰያት ንሕቶታቶም መልስን ምሕቋፍን ተሳትፎን ይደልዩ ኣለዉ። ብተወሳኺ ኣብ መሪሕነት ቤተ ክርስቲያን ሓዊሱ ከም ኣገደስ መሻርክቲ ክሳተፉ ከም ዝደልዩ ገሊፆም። ዜና ቫቲካን ኣብ ዝተኸታተሎ ኣብ ናይሮቢ ኣብ ዝተዋህበ ጋዜጣዊ መግለፂ ማሕበር ኤጲስቆጶሳውያን ጉባኤታት ምስራቅ ኣፍሪቃ ብፁእ ኣቡነ ኪማኒ ሕጂ ኣብ ኬንያ ዝካየድ ዘሎ መበል 21 ሓፈሻዊ ጉባኤ ኣብ ግቡእ እዋን ከም ዝመፀ ተዛሪቦም። ብፁእ ኣቡነ ኪማኒ ጳጳሳት ኣፍሪቃ ምስቶም ኣብቲ ሓፈሻዊ ጉባኤ ዝሳተፉ ዘለዉ ልኡኻት መንእሰያት ብምዃን ብሲኖዶሳዊ መንገዲ ዘተ ብምክያድ ኣዕጋብ ዝኾነ ጉፅነታዊ ውሳኔታት ከም ዘሕልፉ ዘለዎም እምነት ገሊፆም። መንእሰያት ኣፍሪቃ ብመንፅር እምነትን ምስ መጻኢኦም ዝተኣሳሰሩ ጉዳያትን ሓድሽ ሓይሊ ረኺቦም ኣለዉ ዝበሉ ብፁእ ኣቡነ ኪማኒ ኣብ ዞባ ማሕበር ኤጲስቆጶሳውያን ጉባኤታት ምስራቅ ኣፍሪቃ እትርከብ ቤተ ክርስቲያን ነዚ ጉስነታዊ ዕድል ዝተጠቂማ ምስ መንእሰያት ክትዘራረብ ከም ዝግባእ ኣተሓሳሲቦም። እዚ ዘተ እዚ ድማ ኣብ እዋን እቲ ጉባኤ ጥራይ ዘይኮነስ ድሕሪ እውን ክቕፅል ከም ዘለዎ ኣገንዚቦም። ብፁእ ኣቡነ ኪማኒ ከም ዝገለጽዎ እታ ቤተ ክርስቲያን ምስ መንእሰያት ክትዘራርብ ዝወሰነትሉ ምኽንያት ንሳቶም ናይ ሎሚ ህልውና ናይ ጽባሕ መጻኢን ስለ ዝኾኑ እዩ። ነቲ ንኣብነት ኣብዚ ኣብ ኬንያ ዝተረእየ ናይ መንእሰያት ሻቕሎት ክንርዮን ከለና መንእሰያት ካብቲ ኣብ ዙርያኦም ዝኸውን ዘሎ ነገራት ርሑቕ ከም ዘይኮኑ ንርዳእ ኢሎም። እቲ ብመንእሰያት ዝተመርሐ ናይ ኬንያ ሓድሽ ወለዶ ምንቅስቃስን ሻቕሎትን ንህዝቢ ኬንያ ዘገረመ ክኸውን እንከሎ ነቲ ፖለቲካዊ ስርዓት ድማ ዘነቃነቐ ነይሩ። ካብ ወርሒ ሰነ 2024 ጀሚሩ መሪሕነት እታ ሃገር ኣብ መላእ ሃገር ብዝተወልዐ ዓመፅ ዘይተሓወሶ ሰላማዊ ሰልፍታት ክገጥሞ ጸኒሑ እዩ። እዚ ምንቅስቃስ እዚ ብልዑል ደረጃ ዝተወደበ ኮይኑ መብዛሕትኡ ድማ ብመንገዲ ማሕበራዊ መርበብ መራኸቢታት ከም ኤክስ፣ ቲክቶክ ከምኡውን ኢንስታግራም ዝተወደበ ነበረ። መንእሰያት ዓሚቕ ፍልጠት ኣለዎም። ብዛዕባ ዝኸውን ዘሎ ነገራት ድማ ዓሚቕ ንቅሓት ኣለዎም። ብተመሳሳሊ ድማ ፍርሖምን ጭንቀቶምን ኣብ ርእሶም ዘሎ ጥርጣርን ብዛዕባ መጻኢ ዘለዎም ዘይርግጹነትን ከምኡውን ኣብ መንግስትን ቤተ ክርስቲያንን ዘለዎም እምነት ክጠፍእ ከሎ ንርኢ ኣለና። እቲ ብድሆታት ብዙሕ እዩ። ኣብ ውሽጢ ስድራ ቤታቱን ከይተረፈ መንእሰያት ግቡእ ቦታኦም ንምርካብ ይቃለሱ ኣለዉ። ኣብዚ ሓፈሻዊ ጉባኤ ናብቲ ንውዑ ንምድላው ዝተገብረ ስራሓትን መንእሰያት ሓሳቦም ብንጹር ገሊፆም እዮም። ንሳቶም ተዛሪቦም እዮም። ንሕና ከም ጳጳሳት ድማ ሰሚዕናዮም ኣለና ክብሉ ብፁእ ኣቡነ ኪማኒ ገሊፆም። ነቶም ኣብ ዞባ ማሕበር ኤጲስቆጶሳውያን ጉባኤታት ምስራቅ ኣፍሪቃ ዝርከቡ መንእሰያት ድሕሪ ምስማዕ እቶም ጳጳሳት ንጉዳያት መንእሰያት ዝውሃብ ናይ 4 ዓመት ቀዳምነት ዝውሃቦ ጉስነታዊ ትልሚ ንምውፃእ ይሓስቡ ከም ዘለዉ ገሊፆም። እቲ ትልሚ ንመንእሰያት ኣብ ህይወትን ተልእኾን ቤተ ክርስቲያን ብሓቂ ዘሳትፉ መደባት ስራሕ ዝሓዘ ክኸውን እዩ። ብተወሳኺ ኣብ ውሽጢ ማሕበር ኤጲስቆጶሳውያን ጉባኤታት ምስራቅ ኣፍሪቃ ዘለዉ ገለ ቅርፅታት ብምርኣይ ውክልናን ተሳትፎን መንእሰያት ኣብቲ ዞባ ሕጋዊ መልክዕ ንምትሓዝን ኣብ ኣባል ሃገራት ማሕበር ኤጲስቆጶሳውያን ምስራቅ ኣፍሪቃ ዝርከቡ ካቶሊካዊ ቤት ጽሕፈት ሓልዮት መንእሰያት ንምሕያልን ዝዓለመ እዩ። ካልእ ዓብዪ ቆላሕታ ዝውሃቦ ጉዳይ ድማ ብዛዕባ ኣእምራዊ ጥዕና መንእሰያት ንቅሓት ንምፍጣር እዩ። ማሕበር ኤጲስቆጶሳውያን ጉባኤታት ምስራቅ ኣፍሪቃ ንዕብየት መንእሰያት ቀዳምነት ክህብን ንመንእሰያት ኣብ ግዜ ኢኮኖምያዊ ብድሆታት ዝመርሑ ናይ ምኽሪ መደባት ንምፍጣርን ቃል ይኣቱ ኣሎ። መንእሰያት ኣካል ቤተ ክርስቲያን እዮም። ንሕና ድማ ናብኦም ክንበጽሕ ኢና። እዚ ድማ ነቲ መብዛሕትኦም ዝርከብሉ ዲጂታላዊ መድረኻት ዘጠቃልል እዩ ክብሉ ብፁእ ኣቡነ ኪማኒ ወሲኾም ገሊፆም። ኣብቲ ናይ ማሕበረ ኤጲስቆጶሳውያን ጉባኤታት ምስራቅ ኣፍሪካ ሓፈሻዊ ጉባኤ ዝሳተፉ ዘለዉ ልኡኻት መንስያት ኣብ ኢንተርነት ዝሰርሓ ናይ መስመር መረብ ንኣሽቱ ክርስትያናዊ ማሕበረሰባት ንምምስራት ፍቓድ ክወሃቦም፣ ከም ዲጂታላዊ ሚስዮናውያን ስልጣናታት ክወሃቦም፣ ከምኡ ውን ኣብዚ ዲጂታላዊ ዓለም ንዘጋጥም ዘሎ ስእነት ስራሕ መንስያት ዝምጥን ናይ ትምህርቲ መደባት ክዳለወሎም ዝብሉ ይርከብዎም። ንመንስያት ናብ ርእስና ክነቕርቦም ከለና ምሳታቶም ክንተሓባበር፣ ብሓባር ክንሰርሕ፣ ነንሕድና ክንሰማማዕ፣ ከምኡ ውን ንቤተ ክርስትያን ዝሓሸት ንምግባር ከም ሓደ ኮይና ክንጓዓዝ የድሊ። እዚ ድማ ሓልዮት ዘለዎ ማሕበረሰብ ንምፍጣር ጥራይ ዘይኮነስ መንስያት እሙናት ትካላትን ንህዝቢ ዘገልግል መሪሕነትን ምእንቲ ክወርሱ ዘድልዮም ተስፋን መምርሕን ንምሃብ እዩ። እዚ መሪሕነት እዚ ድማ ኣብቲ መሰረታዊ ስርዓታት ናይ ካቶሊካዊ ማሕበራዊ ትምህርቲ ዝተመርኮሰ ክኸውን ይግባእ ክብሉ ብፁእ ኣቡነ ኪማኒ ንመራኸቢ ብዙሓን ገሊፆም።
2: ክቡራትን ክቡራን ሰማዕትና ስለመከታተልኩም ነመስግን። መደባትና ብጀካብ ሬድዮ ብፌስቡክን ብመርበብ ሓበሬታ ቫቲካን ኒውስ ክፍርትራ ኣቢልኩም ክትከታተሉ ከም እትኽእሉ፣ ከምኡ እውን ናይ ኢሜይል ኣድራሻና tigrino@sbc.vi ምዃኑ ንሕብር። ርእይቶኹም ኣይፈለየና እንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንረኸብ ብዳሓነ ሰላም ፅንሑ። يتبارك يسوس كريستوس، لاوديتور يسوس كريستوس.

0: ክቡራትና ክቡራን ሰማዕትና ካብ ቤዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ነቕርብ። ናይ ሎሚ ሰንበት ዕለት 26 ሓምለ 2026 ዓመተ ምሕረት መደብ ፈነወና ናይ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣስተንትኖ ጸሎት መልኣከ እግዚኣብሔር ናይ ዕለቱ ወንጌልን ቃል ኣስተንትኖ ብኣባ ንጉሰ ፍስሐ ኣብ ናይሮቢ ናይ ዝተካየደ መበል 21 ዓውደ ኣኼባ ኤጲስቆጶሳዊ ጉባኤ መላእ ሃገራት ምብራቅ ኣፍሪቃ ኣብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምፅናዕኩም ምምሳና ክትገብሩ ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባ ተወልደን ኣባ ፍረዝግንን ዕድም ሰላምታና ይብፃሕኩም እናበልና ናብ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል።
1: ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ናይ ዕለተ ሰንበት ጸሎት መልኣከ እግዚኣብሔር ኣብ ዘካፈልዎ ኣስተንትኖ ቃል ኣምላኽ መንግስቲ ኣምላኽ ብሓይሊ ዘይኮነስ ብትሕትናን ብትዕግስትን ብፍቕርን ብህድኣትን እትዓቢ ከም ዘላ ብምግላጽ ንክርስትያን ምእመናን ኣብቲ ሕቡእ ዝኾነ ዕዮ ኣምላኽ ክውከሉን ኣብ ዓለም ንእሽቶ ዘርኢ ወንጌል ክኾኑን ተማሕጺኖም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ንክርስትያን ምእመናን መንግስቲ ኣምላኽ ከም ንእሽቶ ዘርኢ ወይ ከም ንእሽቶ መባዅዕቲ ምዃናን ብህድኣትን ብትዕግስትን ከም እትዓቢ ብምዝኽኻር ንሓይሊ ኣምላኽ ከም ሓደ ዘደንቕ መርኣያ ተግባር ገይሮም ንምድላይ ንዝቐርበሎም ፈተናታት ክነጽግዎ ድማ ተማሕጸንዎም። ርእሰ ሊቃነ ጳጳሳት ነቶም ኣብ ካስትል ጋንዶልፎ ንናይ ዕለተ ሰንበት ጸሎት መልኣከ እግዚኣብሔር ንምዕራግ ንዝተኣከቡ ነጋድያን ኣብ ዘካፈልዎ ኣስተንትኖ ብዛዕባ ሰለስተ ምሳሌታት ካብ ወንጌል ማቴዎስ እተወስደ ጠቒሶም ብዛዕባ ዘርኢ ስርናይን ክርዳድን ዘርኢ ኣድርን መባዅዕትን ኣስተንቲኖም። ኣምላኽ ኣብ ታሪኽን ኣብ ህይወት ሰብኡትን ኣንስትን ብኸመይ ከም ዝዓይ ዘርኢ ምዃኑ እውን ገሊጾም። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ከም ዝገለጽዎ ኣምላኽ ንገዛ ርእሱ ብሓይሊ ወይ በስገዳድ ኣብ ክንዲ ዘቕርብ ወይ ብዓወት ኣብ ክንዲ ዝበጽሐና ከም ንእሽቶ ማለት ከም ምልክት ምስትውዓልን ትዕግስትን ፍቕርን ኮይኑ እዩ ዝመጸና። ርእሰ ሊቃነ ጳጳሳት ልዮን ኣስዒቦም ንኽንቅበሎ ወይ ክንነጽጎ ናጻ እዩ ዝሓድገና ብምባል ፍቕሪ ኣምላኽ ኣብ መንጎ ክርዳድ እውን ከይተረፈ ህላውኡ ከም ዝገልጽን ከም ንእሽቶ ዘርኢ ብዝረአ መንገዲ ከም ዝዓይን ንዓለም ከም መባዅዕቲ ናብ ብሑቕ ከም ዝቕይራን ኣስተንቲኖም። ርእሰ ሊቃነ ጳጳሳት ወሲኾም ብዙሓት ሰባት ኣምላኽ ብዘደንቕ መንገዲ ጣልቃ ብምእታው ብኡንብኡ ንእከይ ካብ ዓለም ከጥፍእ ከም ዝጽበይዎ ኣፍልጡ ሃብሉ። ከምዚ ዝኣመሰለ ትጽቢታት ብዛዕባ ክርስትያናዊ ህይወትን ቤተ ክርስትያንን ዘይጥዑይ ኣርኣያ ክህልዎ ከም ዝኽእል እውን ኣጠንቀቑ። ኣብ ክንዲኡስ ክርስትያን ምእመናን እከይ ኣብ ዝሃለወሉ እዋን እውን ከይተረፈ መንግስቲ ኣምላኽ ከም እትዓቢ ኣፍልጦ ክህቡ ከም እተጸውዑ ገለጹ። እዚ ኸኣ ጸልማት እውን እናሃለወ ክንሱ ዝመጽእ ሰናይ ለውጢ ነቲ ብታህዋኽ ናይ ምፍራድ ፈተና ምቅዋም ከምኡውን ቀስ ብቐስ ዕዮ ጸጋ ኣምላኽ ብትዕግስቲ ምስዓብን ምርዳእን ዝሓትት እዩ ክብሉ ድማ ተላበዉ። ኣስዕብ ኣቢሎም ቅዱስ ኣቦና መንግስቲ ኣምላኽ መብዛሕትኡ ግዜ ኣብ ተራ እዋናት መዓልታዊ ህይወት እትርአ እኳ እንተኾነት ግን ከኣ ብቐጻሊ እያ ተዓይ ኣምላኽ ዘየለ እኳ እንተመሰለ ይብሉ ቅዱስነቶም። ምእመናን ኩሉሳ ኣብኡ ከም ዘሎን ፍቕሪ ወትሩ ንምሕጋዝ ድልው ምዃኑን ከስተውዕሉ ተላበውዎም። ርእሰ ሊቃነ ጳጳሳት ልዮን ቀጺሎም እዚ ናይ ኣምላኽ ተግባር ክርስትያን ምእመናን ብውልቂ ኾነ ከም ኣባላት ቤተ ክርስትያን መጠን ዝጓዓዝሉ መንገዲ ክኸውን ከም ዘለዎ ገሊጾም ኣመንቲ ነቲ ኣብ ወንጌል ዘተኰረ ኣቀራርባ ክብሉ ዝገለጽዎ ሓቂ ክስዕቡ እውን ኣተባብዕዎም። ካብ ትዕቢትን ንኻልኦት ንምግዛእ ዘሎ ባህጊ ወይ ከኣ ንእምነት ንምጭፍላቕ ሓይሊ ካብ ምጥቃም ክርሕቁ ኣተባብዕዎም። ኣብ ክንዲኡስ ክርስትያን ምእመናን ኣብቲ ህዱእ እዮ ኣምላኽ ክውከሉ ኣለዎም ክብሉ ድማ ተማሕጸኑ። ርእሰ ሊቃነ ጳጳሳት ልዮን ቀጺሎም ነቶም ኣብቲ ግዜ እቲ ካርዲናል ዝነበሩ ብፁእ ኣቡነ ጆሴፍ ራትዚንገር ጸኒሖም ርእሰ ሊቃነ ጳጳሳት በነዲክቶስ መበል 16 ዝኾኑ ብምጥቃስ ክርስትያን ምእመናን ርትዓዊ ዘርኢ ክቕበሉ ተጸዊዖም ኣለዉ። እዚ ድማ ናይ ዓወትን ዕቤትን ዘይኮነስ ንገዛ ርእስና ንኣሽቱ ተግባራት ንምውፋይን ንኻልኦት ንምግልጋልን እዩ ክብሉ ከም ዘስተምሃሩ ኣዘኻኽርዎም። በዚ ከምዚ ክርስትያን ምእመናን ንዓለም ካብ ውሽጦም ክቕይሩ ዝኽእሉ ንእሽቶ ዘርኢ ወንጌል ከምኡውን ማይ ብሑቕ ፍቕሪ ክኾኑ ከም ዘለዎም ብምዕዳም ኣስተንትንኦም ደምደሙ። ርእሰ ሊቃነ ጳጳሳት ልዮን ሓሳባቶም ኣብ ምዝዛም ነቶም ኣባኡ ተረኽቡ ምእመናን ናብ ኣማላድነት ቅድስቲ ድንግል ማርያም ብሕድሪ ብምውፋይ እታ ንዘርኢ ቃል ኣምላኽ ብትሕትና እተቐበለቶ ኣደ ንክርስትያን ምእመናን ኣብ ጉዕዞ እምነት ክትድግፎም ጸልዮም።
2: ሰንበት ዘቂርቆስ ሐምሌ 19 እንተዋዓለ ሰንበት ዘቂርቆስ ተባሂሉ ይጽዋዕ ንዝናይ ሎሚ ሰንበት ዘሰኒ መዝሙር ጥቡ ልቡ ለህፃን ልብ ህፃን ኣብ ቤት ፍርዲ እንከሎ ስንዱ እዩ እቲ ህፃን ነዲኡ ከምዝበላ ገድልናን ምስክርነትናን ክሳብ እንፍፅም ፅንዒ ወይ ከዓ ደልድሊ ንገፅ ኣምላኽና ክንርኢ ምእንቲ ገድልናን ምስክርነትናን ንፈፅም ሕፃን ንጎይትኡ ክሳብ ክንዲዚ ተጋዲለ እንታይ ዓስበይ ኢኻ እትህበኒ በሎ ጎይታ ንግዝኡ ሕፃን ኣብ ልብኻ ዘሎ ዓስብኻ ክበካ እየ በሎ ሕፃን ንጎይትኡ ስጋይ ኣብ ምድሪ ኣይትቕበሮ በሎ ጎይታ ንሕፃን ኣብ መንግስቲ ሰማይ ኣነ ፈጣሪኻን ዮሃንስ መጥምቕ እንተዘይኮይኑ ዝዓብየካ የለን ስጋኻ ከየማ ምንን ኣብ ሰረገላ ኤልያስ ከምረካ እየ ዝብል መዝሙር ይዝመር ምስባክ ቃል ወሃቡ ደመናት ኣሕፀከ ይወፅኡ ቃል ነጎድጓድከ በሰረገላት ኣስተርኣየ መባርቅቲሁ ለኣለም መዝሙር 76 ካብ 17 ክሳብ 18 ወንጌል ካብ ወንጌል ሉቃስ መበል 10ይ ምዕራፍ ካብ 17 እቶም 72 ልኡኻት ከዓ ጎይታይ ኣጋንንቲ እውን ከይተረፉ ብስምካ ይግዝኡን ኣለዉ እናበሉ ብሓጎስ ተመልሱ የሱስ ድማ ከም ዝበሎም ሰይጣን ከም መብረቕ ካብ ሰማይ ክወድቕ ከሎ ርአኽዎ እንሆ ተመንን ዕንቅርቢትን ኩሉ ሓይሊ ጸላእን ክትረግሱ ስልጣን ሂበኩም ኣለኹ ዝጎድኣኩም እኳ ኸቶ የልቦን ግና ኸ ስምኩም ኣብ ሰማይ ስለ ዝተጻሕፈ ዝኣተሓጐሱ እምበር መናፍስቲ ስለ ዝተመልክልኩም ኣይትተሓጐሱ ኣብታ ግዜ እቲኣ ኢየሱስ ብመንፈስ ቅዱስ ተሓጐሰ ኦ ኣቦይ ጐይታ ሰማይን ምድርን ነዚ ካብ ብልህታትን ካብ ልባማትን ስለ ዝሃባእካዮ ንሕፃናት ከዓ ስለ ዝገለጽካዮ ኣመስግነካ ኣለኹ እወ ኦ ኣቦ እዚ ንኣኻ ከምዚ ክኸውን ባ ኣቢል እኳ ኣሎ ኩሉ ካብ ኣቦይ ተዋሂብኒ እዩ ንወልድ ብዘይካ ኣቦ መን ምዃኑ ዝፈልጦ ሓደ እኳ የልቦን ንቦ ከዓ ብዘይካ ወልድን እቲ ወልዲ ክገልፀሉ ዝፈተወን እንተዘይኮይኑ መን ምዃኑ ዝፈልጦ ሓደ እኳ የልቦን እውን በለ ናብቶም ደቂ መዛሙርቱ ግልፅ ኢሉ ከዓ ንበይኖም ከም ዝበሎም ነዚ ንስኻትኩም እትርእይዎ ዘለኹም ዝርእዩ ኣዒንቲ ብፅኣት እየን ምክንያቱ ብዙሓት ነቢያትን ነገስታትን ነዚ ንስኻትኩም እትርእይዎ ዘለኹም ክርእዩ ተመነዩ ግን ኣይረአዩን እዚ ንስኻትኩም ትሰምዑ ዘለኹም ከዓ ክሰምዑ ተመነዩ ግን ኣይሰምዑን ኣብዚ ናይ ሎሚ ሰንበት 19 ከምቲ ዝተባህለ ሓምሊ 19 ሰንበት እንተባዕለ ዘቂርቆስ ተባሂሉ ይፍለጥ ክሳብ ዘማህበር 10 ነሓሰ ዘሎ ከዓ ዘመብረቕ ዘነጎድጋድ ዘባህር ዘኣፍላግ ዘጠል ተባሂሉ ዝፍለጥ ምስ ናይ ወቅቱ ኣተሓሒዙ ዝተፈላለየ መዛሙራት ይዝመር ኣብዚ ናይ ሎሚ መዝሙር ኣስተንትኖ ኣብ መንጎ ኣምላኽን መንጎናን ዘሎ ርክብን ኩሉ ግዜ ብመገዱን ብትእዛዛቱን ተመሪሕና ሂወትና እንተመራሕና ጉዕዞ ቅድስና ከም ዝለበስናዮ የረጋግፀና ኣምላኽ ኣብ ሂወትና ቦታ ክህልዎ በቲ ንሱ ዝደልዮ ክንነብር እንከለና ኣብ ሰማይ ዓስብለና ሎሚ ዝዘረእናዮ እዩ ፅዋሕ ኣብ ሰማይ ፍሪኡ እንሓፍስ እሞ ኣምላኽ ዝደልዮ ክንገብር ፀኒዕና ንበገስ ምድራዊ ግብርና ስንቂ ሰማያዊ ቦታና እዩ ስለዚ ሎሚ ፅድቂ ሓቂ ሒዝና እሙና ደቂ ኣምላኽ ክንከውን ብምሉእ ልብና ኣብኡ ንመለስ ቃሉ ንስማዕ ንዝወደቕናዮ ብንስሓ ደቢስና ንመገዲ ቅድስና ንተሓሓዞ ዝተነበና ወንጌል ሉቃስ ኣብ ክንዲ ነቶም ምስኡ ዝነበሩ 12 ሃዋርያት ወይ እውን ነቶም 72 ኣርድእቲ ዝምልከት ንዝገፍሐ ተልእኮ ነፍሲ ከወከፍና በብዘመንና ክንገብሮ ዘለና እዩ ዘመልክት ኢየሱስ ን72 ኣርድእቲ በብክልተ ናብተን ክኸደን ዝነበሮ ከተማታት ሊኢኽዎም እዚ ቁፅሪ 72 ንኣይሁድ ገፍሕን ኣምሳላውን ትርጉም ዝሓዘ እዩ ቀዳማይ ቁፅሪ ናይቶም 72 ኣቦው ንሙሴ ክሕግዙ ኣብቲ ጉዕዞ ምድሪ ተስፋ ክመርሑን ክሕብሩን ንህዝቢ ኣምላኽ ክመሓድሩን ዝተመርፁ እዮም ዘሁልቂ ምዕራፍ 10 ካብ 16-24 ካልኣይ 72 ቁፅሪ ናይቶም ዝለዓለ ባይቶ ኣይሁድ እዩ ነዚ ቁፅሪ እዚ ምስ እዚ ኣተሓሒዝና ክንርእዮም ከለና ሓገዝቲ ህዝቢ እስራኤል እዮም ሳልሳይ ኣብ ግዜ ኢየሱስ 72 ቁፅሪ ናይተን ኣብቲ እዋን ዝፍለጣ ዝነበረ ሃገራት እዩ ዘስምዕ ሉቃስ ወንጌሉ ክፅሕፍን ከሎ ንኩሎም ኣሕዛብ ኣብ ግምት ኣእትዩ እምነት ጎይትኡ ኣብ ኩሉ ክበፅሕ ከም ዝግባእ ክሕብር ኢሉ እዩ። ሉቃስ ወንጌላዊ ኣብዚ ክፍሊ ወንጌሉ ፍሉይ ብዝበለ ብዛዕባ ሰባኺ ወንጌልን ነቲ ወንጌል ዝሰምዕን ይነግረና። ማለት ሰባኺ ክገብሮን ክብሎን ክኾኖን ዘለዎ ከምኡ እቲ ንቓል ኣምላኽ ዝሰምዕ ከዓ ሰሚዑ እንታይ ለውጢ ኣብ ሂወቱ ክምፅኦ እንተኣበየ ከዓ እንታይ በረኸት ከም ዝሓልፎ ይነግር። ቀዳማይ ሰባኺ ንስብከት ክብገስ እንከሎ ኣብ ግዙፋዊ ነገራት ከድህብ የብሉን። ኣተክርኡ ኣብ መልእኽቲ ወንጌል ገይሩ እንታይ ክበልዕ ወይ እንታይ ክሰቲ ከይበለ ንተልእኩኡ ጥራሕ እንተገበረ እዩ ንሓቅና ትምህርቲ ከበፅሕ ዝኽእል። ኣብ ሂወት ኣብ ነገራት ብቐሊል ክንወድቕ ወይ ክነድህብ ንኽእል ኢና። ኣብ ታሪክ እንተርእና ሰባት ኣብዚ ዓለም ዝበለፀን ንወትሩ ከም ነበርቲ ኮይኖም ዝሃነፅዎ ወይ ዝገበርዎ ነገራት ንርኢ። እንትኾነ ምድራዊን ዓለማውን ነገራት ንጉዕዞ መንግስተ ሰማይ ክዓፅውና የብሎምን። የሱስ ንኩሉ ሓዲግና ክንስዕቦ እዩ ዝደሊ። ካልኣይ ልኡኽ ወንጌል ኣብ ተልእኩኡ ኣትኪሩ እምበር የማን ፀጋም ክብል ኣይግብኦን። እዚ ምስቲ ኣብ ካልኣይ ዘነገስት ምዕራፍ 4 ቁፅሪ 29 ኤልሳእ ነቢ ንገሓዚ ዝሃቦ መምርሒ ይመስል። ሕቆይኻ ተዓጠቕ እሞ በትረይ ኣብ ኢድካ ሒዝካ ኺድ፣ ገለ ሰብ እንተረኸብካ ከዓ ከመዓልካ ኣይትበሎ፣ ከመዓልካ እንተበለካ እውን ኣይትመልሰሉ ይብል። እዚ ንሰባት ዘይምኽባር ኣይኮነን። እንታይ ደኣ ነቶም ንኣምላኽ ዘገልግሉ የማነ ፀጋም ኣየላግሱ ወይ እውን ነቲ ዓብዪ ተልእኮኦም ሓዲጎም ኣብ ንኣሽ ነገራት ኣየድህቡ ማለት እዩ። እዚ ሎሚ ኣብዚ እዋን እውን ንሓደ ንተልእኮ ወንጌል ዝወፍር ዝወሃብ ሓደራ እዩ። ንክልተ ጎይቶት ከተገልግል ኣይከኣልን እዩ። ሳልሳይ ሰባኺ ወንጌል ዓስቢ ተልእኮኡ ክወሃቦ እዩ። ስለዚ እንታይ ክበልዕ ወይ ክሰቲ ኢሉ ካብ ቤት ናብ ቤት እናኸደ ዝያዳ ዋሕስን ምቾትን ኣብ ዝህቦ ነገራት ከዝህብ የብሉን። ቤተክርስትያን ካብ መጀመርያ ንተልእኮ ወንጌል ዝወፍሩ ክገብሩ ዝግብኦም ኣብቲ ትምህርቲ 12 ሃዋርያት ብ100 ዓመተ ምህረት መምርሒ ኣውፅያ ነይራ። እዚ ከዓ ብዙሓት ሓሰውቲ ነቢያት ብብእዋኑ ምስ ጥቕሞምን ጉጉይ ትርጉሙን እናሃቡ ንትምህርቲ ወንጌል ዝጥምዝዙ ስለ ዝነበሩ ክትእርም ኢላ ዘውፅኣቶ መምርሒ እዩ። ገለ ካብኡ ሓደ ሰባኺ ወንጌል ኣብ ሓደ ገዛ ኣትዩ ንሰለስተ መዓልቲ ክሰብኽ እንተተቐመጠ ሓሳዊ ነቢ እዩ ምዃኑ እዩ። ወይ እውን ሓገዝ ገንዘብ ነቲ ዝገብሮ መንፈሳዊ ትምህርቲ እንተሓተተ ሓሳዊ ነቢ እዩ። ልኡኽ ወንጌል ንምቾት ዝምነ ክኸውን ኣይግብኦን ዝብል ኣሎ። ራብዓይ ንቓል ኣምላኽ መስማዕ ዓብዪ ሓላፍነት እዩ። በቲ ክዝሰምዖ ዝወሃበና ዕድል ክንፍረድ ኢና። ኣብ ገለ እዋን ንኣሽቱ ነገራት ክገብሩ ነፍቅድ፣ ንዓበይቲ ግን ዘይፍቀድ። ሓላፍነት ካልእ ገጽ ናይ ግንዖት ወይ ሓላፍነት እዩ። ሓምሻይ ካብ ንዕድ ንኣምላኽ ምንጻግ ዝዓቢ ክፉእ ነገር የለን። ኣብ ህይወትና ብዝተፈላለየ መገዲ እዋንን ቃል ኣምላኽ ተነጊርና ክነበቅዕ ፀማም እዝኒ ክንህብ እንከሎና ካብኡ ዝዓቢ ክፉእ ነገር ክንገብር ኣይንኽእልን። ንቓል ኣምላኽ ክንሰምዕ እንከሎና እቲ ዝዓበየ ክብሪ ሰብ እዩ። እንትኾነ እቲ ኩሉ ዝነፀግናዮን ዝኣበናዮን ኩሉ ሓደ መዓልቲ ከምስክር ኣንጻርና ኮይኑ ክፈርደና እዩ። እምበኣር ሰማዕቲ ቓል ኣምላኽ ኮይና በብዓቑና ከም እነፍሪ ንኹን። እቶም 72 ካብ ተልእኮኦም ምስ ተመልሱ በቲ ብስም ኢየሱስ ዝገበርዎ ኩሉ ተሓጒሶም ተመሊሶም። ኢየሱስ እውን ሰይጣን ከም መብረቕ ካብ ሰማይ ክወድቕ ከሎ ሪእኽዎ ኢልዎም። እዚ ኣባሃህላ እዚ ክትርድኦ ከቢድ እዩ። ክልተ ትርጉም ክህልዎ ይኽእል። መጀመርያ ምዃንንቲ ፅልመት ክፍኣትን ክሰዓሩ ተራእዮም ከስምዐ ይኽእል። ኢየሱስ ንሰይጣን ኩሉ ተልእኮኡን ከም ዝሰዓረ እናገለፀ ግን ናይ መወዳእታ ስዕረቱ ገና ክመፅእ ይገልፅ። ካልኣይ ትዕቢት ንኸይገብሩ መጠንቀቕታ ክኸውን ይከኣል እዩ። ሰይጣን ሓለቓ መላእኽቲ ዝነበረ ካብ መንግስተ ሰማይ ዝተሰጎየ ብሰንኪ ትዕቢቱ እዩ። ኢየሱስ ነቶም 72 ዝብሎም ዘሎ ኣብ ተልእኮኹም ተዓወትኩም ኢኹም፣ እንትኾነ ካብ ትዕቢት ተጠንቅቑ፣ ምክንያቱ ሓለቓ መላእኽቲ ብሰንኪ ትዕቢቱ እዩ ካብ ሰማይ ተሰጉጉ እዩ። ስለዚ ንስኻትኩም እውን መንፈሱ ከይወርሰኩም ተጠንቅቁ። ሰባት ብባህርና ሓደ ፍሉይ ዓወት እንተገበርና ንኣምላኽ ረሲዕና ኣነ ዝብል መሊኽና ኣብ ትዕቢትን ንዕቀትን ክንወድቕ ቀሊል እዩ። ስለዚ ሓለዋ ስምዒትና ርእስና የደልየና። ምስ ቅዱስ ጳውሎስ ኮይና كل أنا زي قبر كو صبوق بس أجا أملاخ إيو كنبلا لنا يسوس نردتو بتزفص أمو عود تلوكو كاب عقن العلي رئيس متأمان غيرهم نتا أملاخ زحابهم حاجز كيزن قعو عدن كعوام إيو برقز عبيت نقرات غيرهم إيوم انتخواني اتز عبي خبري أسماتو مع منقصة سماي بمصحفو إيو ببخلت لي أخوهم إذا خاسب كتوانجيل بحبارت حقاق إسكاز قبر كم تخني كنقر لنا إيل إيو سب كتوانجيل نايقل لقدايا يكونن نحبار إيو كلنا بس أقاتم كت أبحاد أقرات كنو فرز تحريرنا إينا سلزي نزد خيمي أجوخا أنابلنا نززنقعي أن أزخاخرنا نقدميت كن رئي قبعنا أبقعزو زدخمو زنقعو كركوب إيوم بزي تسفا خي قرصنا أسر ممهرنا نقعز إذا لومي أوين أبانا حق اللوو وتزبالس إيه كبري أبتي إنتاي كم زقبرنا زيكواني أبتا أملخ زقبرلنا إيو كخون زلوو سباتا بهوتنا زقبرنا يو عبي فسعمي حبوسنا يو انتخواني اتزعبي عود كل زلن أملخ كنركب أمو بأي قيرو زقبرو آللينا خنكلنا اتزعبي عود يو بزحات بزقبرو عبيت نقرات كم اللخو لعلي خلو كرأيو يوم زدليو حلو فحاليفو بوتا أملاك عزوز فتن اللو إزقن نعلمنا أبس ألمات انتفاعتن يزوز دا سبات نتيب أنا قيروز تقبري قبر أملاك كن رئي انتخالنا شعو سلام فقرن حقوسن أمونغونا يسفن قبر أملاك رئي زخيل أيت أفئنيو تعبيت من كماي أفدق سماي عزولنا تحتنا قن أمونغس سماي زبز صحيو لومي يسوس أبزا أن النبراز لنا علم نفس وكفنا خن الأخوي دلينا له الأخت أملاخ قبل بي سبات كبصح مو هيوت سبات كغير أملاخ يعتنا له نلوحات أملاخ كن سمعنا كنا في الرئي وتصوعتها أمون من الأخت أملاخ سمع زلقو إلنا مسعلنا نخن زارب وانا إيو أمود أتاسر سنقرات كن رئي نخيل بجمريا فلت تحتنا تحوت أمرون حكي كابتو مهرات فلاطات إنا زبلو بزيادة قبلن كردا أن يخل هذا عبيس حفاي كم زبلو أتا أنكون زبلس أتن عباي مسحف كتصحف تدلي تخينك كم عين حسان نقرات مجمر يازر يوم غيرك أنت رأخايا يويبل إذا مالتك أنا نقرات بقروهن بزي زخون قد مخونات كم تزحب روخا غيرك مرعيو مالتيو أبهيوود بزي متن تكوراتن بلحتن كنكوني كأليو زي متن مهرات كنكون نخيلنا اما يجرشا قن اب قوم زلو قندي زي نرئي كنكون نخيل حدا عبي سب كم زبلو ني حدا عبي مهور كم زخوني مرقاقسي كساب كندي نسو وي نسا كرسع كترسع كم زخيل ايويبل كرسيان نخلو ني حديث كدان حسابات مفلات وي تحوت افلوت او تمهرت ملوكوتن بزعبا خرستوسن ايكونان كرسنا بزعبا خرسوس مفلات ايكون انتايدا نخرسوس مفلات ازخا مدراو فلتت تدريخكا زيكوني بسماوي تسقا زركبيو كال اي فلوي ركب يسوسن سماوي ابون ابلوكاس عسر تعسران كلتن زي مستي او يوهنس معرف حادي كوزرع عسر تربعتي قال سقاو كون زبل ترقوم اتحايزنا خمريو نخل كمو أننا بون حدا إنا وين أي رأي نبور أي يوحنا عشرة ثلاثة عشرة أربعة تسعة تزبل يسوس قال أي أكل قد سلاس يخوينه فصم أملاخن سبن كم تخوني بعلوي نجرنا أفلسف الناجر يخويان أملاخ في اللتنيو أمنجو جزوف نجرن مفسن عبي في اللي علو كمو أمنجو سبن أملاخن نأملاخ قد فلت أي كالنيو سلزيب زعب وقت زارب أي كالنيو يبلو انتخونا يسوس نسمس ايه ناملاخ دو كتفلت او تدليو نعير ايووي لنا يسوس نتوم سمعتو بزوح ناملاخ كر ايو ميلو زقبرو يلن مخنياتو نسوبع دو املاخيو سالساي يسوس نسوناي كلو تاريخ فتصامي خمدخوني لوكاس عصرته كاب عسران سلسان كسا عسران بعدن كسيرو نسو اتون كلو منبيات بزعبو زتو نبايو كلو مقدسانن نقساتن كر ايو زتو منيو مخانو اقهيتو نقيروهم يسوس تزل على ترزي تاريخ كوينو أبو تزل على ترقوم استئل فطور فصامينا كل فلتقة عبالين كم أوم الآت ودسب إيو ሰብ ምስ ኣምላኽ ዝለዓለ ርክብ ክህልወና እንከሎ ጥራሕ እዩ ክንቀርቦ ከለና ከምቲ ንሱ ዘፍቅረና ክነፍቅሮዮ ይልእኸና ነቲ ንሱ ዘርኣየና ኣብ ሂወትና ክንርእዮ ይልእከና ብርግፅ ልኡኽ ኣምላኽ ዝተፈላለየ ፈተናን ዕንቅፋትን ይወርዶ እዩ ግን ተዓንቂፉ መልእኽቱ ከየብፅሐ ነዚ ዓንቀፎ ኣለልዩ ኣብ ኣምላኽ ክምለስ ይግብኦ ኣምላኽ ሎሚ ብፍሉይ ብፍላይ ኣብዚ ዓለምና በዚ ወሪዱ ዘሎ ዝተፈላለየ ስቃይ ውግእ ሕማም ኣብ እትሳቀየሉ ዘላ እዋን እሙናት ልኡኻት ዘፀናንዑ ዘፀልዩ ዝሰብኩ የድልይዎ ኣለዉ መን ይለኣኸና ይኸውን ይብል ኣሎ ኣምላኽ ስለዚ እኒኹ ኣነ ንበል ከም ኢየሱስ ነቢ ኣብ ኣምላኽ ምሉእ እምነት ጌርካ ዝእቶ ሂወት ክንልብስ ሎሚ ፍቓደኛታት ንኹን እምበኣር በዚ ብሩኽ ሰንበት ኣምላኽ ንነፍሲ ወከፍና ልኡኻቱ ኮይና ቅዱስ ሂወት ክንመርሕ ክንላእኾ ይፅዋዓና ኣሎ ሰማዕትን ኣስማዕትን ቃል ኮይና ዓለምና በታ ቦታ ሰላምን ሓጎስን ክትኮነልና ኩልና ሓደ መልእኽቲ ክነበፅሕ ብፀጉኡ ይሓግዘና ማርያም ኣዴና ወደይ ዝበለኩም ክበሩ ትብለና ኣላ እሞ ዝሰምዕ እዝኒ ልብን ዝሕዝን ንፍቃር ኣምላኽ ፅን ንብሎ ሽዑ እነብፅሖ መልእኽቲ ገሊኡ 30-60 ክነፍሪ ኢና ነዚ ከዓ የብቃዓና ብሩኽ ሰንበት ኣባ ንጉሴ ፍስሐ
3: ቤተ ክርስቲያን ምስ መንስያት ኣፍሪቃ ኣብ ዘለውዎ ቦታ ንምርኻብ ድልውት ምዃና ጳጳሳት ዞባ መሰያ ገሊፆም ኬንያዊ ጳጳስ ሰበኻ ይምዱን ምክትል ኣቦ ወንበር ኮሚሽን መንስያት ኣብ ጉባኤ ካቶሊካውያን ጳጳሳት ኬንያ ዝኾኑን ብፁእ ኣቡነ ፒተር ኪማን ከም ዝበልዎ ኣብ ዞባ ማሕበር ኤጲስቆጶሳውያን ጉባኤታት ምስራቅ ኣፍሪቃ ዝርከቡ መንስያት ንሕቶታቶም መልስን ምሕቋፍን ተሳትፎን ይደልዩ ኣለዉ ብተወሳኺ ኣብ መሪሕነት ቤተ ክርስቲያን ሓዊሱ ከም ኣገደስ መሻርክቲ ክሳተፉ ከም ዝደልዩ ገሊፆም ዜና ቫቲካን ኣብ ዝተኸታተሎ ኣብ ናይሮቢ ኣብ ዝተዋህበ ጋዜጣዊ መግለፂ ማሕበር ኤጲስቆጶሳውያን ጉባኤታት ምስራቅ ኣፍሪቃ ብፁእ ኣቡነ ኪማኒ ሕጂ ኣብ ኬንያ ዝካየድ ዘሎ መበል 21 ሓፈሻዊ ጉባኤ ኣብ ግቡእ እዋን ከም ዝመፀ ተዛሪቦም ብፁእ ኣቡነ ኪማኒ ጳጳሳት ኣፍሪቃ ምስቶም ኣብቲ ሓፈሻዊ ጉባኤ ዝሳተፉ ዘለዉ ልኡኻት መንስያት ብምዃን ብሲኖዶሳዊ መንገዲ ዘተ ብምክያድ ኣዕጋብ ዝኾነ ጉፅነታዊ ውሳኔታት ከም ዘሕልፉ ዘለዎም እምነት ገሊፆም መንስያት ኣፍሪቃ ብመንፅር እምነትን ምስ መጻኢኦም ዝተኣሳሰሩ ጉዳያትን ሓድሽ ሓይሊ ረኺቦም ኣለዉ ዝበሉ ብፁእ ኣቡነ ኪማኒ ኣብ ዞባ ማሕበር ኤጲስቆጶሳውያን ጉባኤታት ምስራቅ ኣፍሪቃ እትርከብ ቤተ ክርስቲያን ነዚ ጉስነታዊ ዕድል ዝተጠቂማ ምስ መንስያት ክትዘራርብ ከም ዝግባእ ኣተሓሳሲቦም እዚ ዘተእዚ ድማ ኣብ እዋን እቲ ጉባኤ ጥራይ ዘይኮነስ ድሕሪ እውን ክቕፅል ከም ዘለዎ ኣገንዚቦም ብፁእ ኣቡነ ኪማኒ ከም ዝገለጽዎ እታ ቤተ ክርስቲያን ምስ መንስያት ክትዘራርብ ዝወሰነትሉ ምኽንያት ንሳቶም ናይ ሎሚ ህልውናን ናይ ጽባሕ መጻኢን ስለ ዝኾኑ እዩ ነቲ ንኣብነት ኣብዚ ኣብ ኬንያ ዝተረእየ ናይ መንስያት ሻቅሎት ክንርዮም ከለና መንስያት ካብቲ ኣብ ዙርያኦም ዝኸውን ዘሎ ነገራት ርሑቅ ከም ዘይኮኑ ንርዳእ ኢሎም እቲ ብመንስያት ዝተመርሐ ናይ ኬንያ ሓድሽ ወለዶ ምንቅስቃስን ሻቅሎትን ንህዝቢ ኬንያ ዘገረመ ክኸውን እንከሎ ነቲ ፖለቲካዊ ስርዓት ድማ ዘነቃነቐ ነይሩ ካብ ወርሒ ሰነ 224 ጀሚሩ መሪሕነት እታ ሃገር ኣብ መላእ ሃገር ብዝተወልዐ ዓመፅ ዘይተሓወሶ ሰላማዊ ሰልፍታት ክገጥሞ ጸኒሑ እዩ እዚ ምንቅስቃስ እዚ ብልዑል ደረጃ ዝተወደበ ኮይኑ መብዛሕትኡ ድማ ብመንገዲ ማሕበራዊ መርበብ መራኸቢታት ከም ኤክስ ቲክቶክ ከምኡውን ኢንስታግራም ዝተወደበ ነበረ መንስያት ዓሚቕ ፍልጠት ኣለዎም ብዛዕባ ዝኸውን ዘሎ ነገራት ድማ ዓሚቕ ንቅሓት ኣለዎም ብተመሳሳሊ ድማ ፍርሖምን ጭንቀቶምን ኣብ ርእሶም ዘሎ ጥርጣርን ብዛዕባ መጻኢ ዘለዎም ዘይርግጹነትን ከምኡውን ኣብ መንግስትን ቤተ ክርስቲያንን ዘለዎም እምነት ክጠፍእ ከሎ ንርኢ ኣለና እቲ ብድሆታት ብዙሕ እዩ ኣብ ውሽጢ ስድራ ቤታትን ከይተረፈ መንስያት ግቡእ ቦታኦም ንምርካብ ይቃለሱ ኣለዉ ኣብዚ ሓፈሻዊ ጉባኤ ናብቲ ንውዑ ንምድላው ዝተገብረ ስራሓትን መንስያት ሓሳቦም ብንጹር ገሊፆም እዮም ንሳቶም ተዛሪቦም እዮም ንሕና ከም ጳጳሳት ድማ ሰሚዕናዮም ኣለና ክብሉ ብፁእ ኣቡነ ኪማኒ ገሊፆም ነቶም ኣብ ዞባ ማሕበር ኤጲስቆጶሳውያን ጉባኤታት ምስራቅ ኣፍሪቃ ዝርከቡ መንስያት ድሕሪ ምስማዕ እቶም ጳጳሳት ንጉዳያት መንስያት ዝውሃብ ናይ 4 ዓመት ቀዳምነት ዝወሃቦ ጉስነታዊ ትልሚ ንምውፃእ ይሓስቡ ከም ዘለዉ ገሊፆም እቲ ትልሚ ንመንስያት ኣብ ሂወትን ተልኾን ቤተ ክርስቲያን ብሓቂ ዘሳትፉ መደባት ስራሕ ዝሓዘ ክኸውን እዩ ብተወሳኺ ኣብ ውሽጢ ማሕበር ኤጲስቆጶሳውያን ጉባኤታት ምስራቅ ኣፍሪቃ ዘለዉ ገለ ቅርፅታት ብምርኣይ ውክልናን ተሳትፎን መንሰያት ኣብቲ ዞባ ሕጋዊ መልክዕ ንምትሓዝን ኣብ ኣባል ሃገራት ማሕበር ኤጲስቆጶሳውያን ምስራቅ ኣፍሪቃ ዝርከቡ ካቶሊካዊ ቤት ፅሕፈት ሓልዮት መንሰያት ንምሕያልን ዝዓለመ እዩ። ካልእ ዓብዪ ቆላሕታ ዝውሃቦ ጉዳይ ድማ ብዛዕባ ኣእምራዊ ጥዕና መንሰያት ንቅዓት ንምፍጣር እዩ። ማሕበር ኤጲስቆጶሳውያን ጉባኤታት ምስራቅ ኣፍሪቃ ንዕብየት መንሰያት ቀዳምነት ክህብን ንመንሰያት ኣብ ግዜ ኢኮኖምያዊ ብድሆታት ዝመርሑ ናይ ምኽሪ መደባት ንምፍጣርን ቃል ይኣቱ ኣሎ። መንሰያት ኣካል ቤተ ክርስቲያን እዮም፣ ንሕና ድማ ናብኦም ክንበፅሕ ኢና። እዚ ድማ ነቲ መብዛሕትኦም ዝርከብሉ ዲጂታላዊ መድረኻት ዘጠቃልል እዩ ክብሉ ብፁእ ኣቡነ ኪማኒ ወሲኾም ገሊፆም። ኣብቲ ናይ ማሕበር ኤጲስቆጶሳውያን ጉባኤታት ምስራቅ ኣፍሪካ ሓፈሻዊ ጉባኤ ዝሳተፉ ዘለዉ ልኡኻት መንሰያት ኣብ ኢንተርነት ዝሰርሓ ናይ መስመር መረብ ንኣሽቱ ክርስትያናዊ ማሕበረሰባት ንምምስራት ፍቓድ ክወሃቦም፣ ከም ዲጂታላዊ ሚስዮናውያን ስልጣናታት ክወሃቦም፣ ከምኡ ውን ኣብዚ ዲጂታላዊ ዓለም ንዘጋጥም ዘሎ ስእነት ስራሕ መንሰያት ዝምጥን ናይ ትምህርቲ መደባት ክዳለወሎም ዝብሉ ይርከብዎም። ንመንሰያት ናብ ርእስና ክነቕርቦም ከለና ምሳታቶም ክንተሓባበር፣ ብሓባር ክንሰርሕ፣ ነንሕድና ክንሰማማዕ፣ ከምኡ ውን ንቤተ ክርስትያን ዝሓሸት ንምግባር ከም ሓደ ኮይና ክንጓዓዝ የድሊ። እዚ ድማ ሓልዮት ዘለዎ ማሕበረሰብ ንምፍጣር ጥራይ ዘይኮነስ መንሰያት እሙናት ትካላትን ንህዝቢ ዘገልግል መሪሕነትን ምእንቲ ክወርሱ ዘድልዮም ተስፋን መምርሕን ንምሃብ እዩ። እዚ መሪሕነት እዚ ድማ ኣብቲ መሰረታዊ ስርዓታት ናይ ካቶሊካዊ ማሕበራዊ ትምህርቲ ዝተመርኮሰ ክኸውን ይግባእ ክብሉ ብፁእ ኣቡነ ኪማኒ ንመራኸቢ ብዙሓን ገሊፆም።
0: ክቡራትን ክቡራንን ሰማዕትና ስለመከታተልኩም ነመስግን። መደባትና ብጀካብ ሬድዮ ብፌስቡክን ብመርበብ ሓበሬታ ቫቲካን ኒውስ ክፍርትዳ ኣቢልኩም ክትከታተሉ ከም እትኽእሉ ከምኡ እውን ናይ ኢሜይል ኣድራሻና tigrino@spc.vva ምዃኑ ንሕብር። ርእይቶኹም ኣይፈለየና እንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንረኸብ ብድሓነ ሰላም ፅንሑ። يتبارك يسوس كريستوس لاوليتور يسوس كريستوس